ይህ የኢትዮጵያ ድምጽ ራዲዮ ጣቢያ ነው። ይህ በስቶክሆልም ከተማ የሚገኘው የኢትዮጵያ ድምጽ ራዲዮ ጣቢያ ነው። የኢትዮጵያ ድምጽ ራዲዮ በአገራችን ኢትዮጵያ፣ በስዊድን አገርና በመላው ዓለም የሚከሰቱ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ይዘቶች ያላቸውን ዝግጅቶች ይዞላችሁ ይቀርባል። አዝናኝና

የኢትዮጵያ ቀጣይ ታፈንታ ጦርነትና የሰላም ፍለጋ የሀገሪቱ ታፈንታ በአንድ ግለሰብ እጅ ወድቆ አገራችን ንግግሯ ሁሉ ጦርነት ከሆነ ሰነበተ። መውጣት ከማይቻልበት ማጥ ውስጥ የገባው ብልጽግና የሀገሪቱን ሰላም አደፍርሶታል። ውስጣዊ አንድነትን በመበጣጠስና የቀጠናውን በጥባጭ በመሆን ቀዳሚን ስፍራ ይዟል። ኢትዮጵያ ምጥ ላይ ናት። ቀጣይ የሀገሪቷ እድል ምን ሊሆን ይችላል የሚለው የሁሉም ሰው ጥያቄ ነው። ችግር እንደሌለ ሲያስመስል የነበረው ስርዓት የሀገሪቱን ችግሮች ችላ ብሎ በራሱ ዓለም ሲቀብጥ የነበረው መንግሥት የንጹሐንን እልቂት አዳፍኖ መቀጠል አልሆነለትም። የብልጽግና የጸጥታ መዋቅር መቆጣጠር ከሚችለው በላይ እስከሚያዳግተው ድረስ ቋጠሮ አንድ ቦታ ላይ የመፈቻው ጊዜ የደረሰ ይመስላል። ድሮንን ከእግዚአብሔር በላይ መመኪያ አድርጎ የነበረው ስርዓት አሁን ራሱ በድሮን እየተሸበረ ይገኛል። ትብብር ለህልውና በተመሰረተ 10 ቀን ባልሞላው ጊዜ ውስጥ ብዙ ነገሮች በአገራችን ፖለቲካ ተለዋውጠዋል። ብልጽግናዎች ሆይ፣ ህዝብ ሲያለቅስ ህዝብ ሲበደል ዝም ብላችሁ በራሳችሁ ዓለም ስትዳክሩ ነበር። አሁን ህዝብ ጠልቷችኋል። ጦርነቱ የናንተ ነው። ጦርነቱ ያብየ ነው። ኢትዮጵያ ህዝብ የደቀቀ ጦርነት በኢየሱስ ታመቱ እየተደገሰለት ነገር ሁሉ ወደማያባራ እየገባ ይመስላል። ዛሬ በአገራችን ላይ የሚነሱ ከባድ ጥያቄዎች ኢትዮጵያ ወዴት እየሄደች ነው የሚያስብል ነው። የጦርነት ተደጋጋሚነት ለሀገሪቱ ምን ያህል ዋጋ ያስከፈለ እንደሆነ ሁሉም የዘነጋው ይመስላል። የድሮንን የዘመናዊ ጦር ቴክኖሎጂ በመጠቀም የፖለቲካ ችግርን በዘላቂነት ሊፈታ ይችላል ብሎ ያስብ የነበረው መንግስት አሁን ግራ ገብቶታል። ከሁሉም በላይ ኢትዮጵያ የወደፊት እድል ምን ይሆናል የሚለው የብዙዎች ጥያቄ ነው። ድሮን ወይስ የፖለቲካ መፍትሄ? ዛሬ የዘመናዊ ጦር ቴክኖሎጂ የሀገራት የደህንነት ቅደም ተከተል የመጀመሪያ ሆኗል። ድሮንም የዚሁ አካል ነው። ግን አንድ ጥያቄ አለ። ድሮን የፖለቲካ ችግርን ይፈታል? ያለን እንደሆነ በጭራሽ አይሆንም። የጦር መሳሪያ የአንድን የጦር ሜዳ ሁኔታ ሊቀያይር ይችላል። ነገር ግን የህዝብን አለመተማመን፣ የፖለቲካ ክፍፍልን፣ የኢኮኖሚ ችግርን እና የመብት ጥያቄን በራሱ ሊፈታ አይችልም። ብልጽግና የሰላም ጥያቄን በሙሉ ወደ ጦርነት ነው የሚቀይር። ሀገር የሚገነባው በጦርነት ብቻ አይደለም። የሚገነባው በውይይት፣ በፍትህ፣ ተቋማትን በመገንባት በህዝብ መተማመን ነው። ብልጽግና ሁሉን ነገር በኃይል መፍታት ይፈልጋል። መተማመኛው ጉልበት ብቻ ነው። ኢትዮጵያ ለዘመናት ብዙ ፈተናዎችን አልፋለች። ዛሬም ዋናው ጥያቄ ማን ጦርነቱን ያሸንፋል ብቻ ሳይሆን ከጦርነት በኋላ ህዝብ እንዴት አብሮ ይኖራል የሚለው ወሳኝ ጥያቄ ነው። በኢትዮጵያ የህዝብ ህይወት እንደ ዋዛ ይጠፋል። በፖለቲካ ክርክር መካከል ብዙ ጊዜ የሚረሳው ተራው ዜጋው ነው። አንድ ቤተሰብ የሚያስበው ልጄ ደህና ነው ወይ የሚለውን ነው። አንድ አርሶ አደር የሚጠይቀው ሰላም ቢኖር እርሻዬን እንዴት አርሳለሁ የሚለውን ነው። ወጣቱ ደግሞ የሚፈልገው ትምህርትን፣ ስራንና ተስፋን ነው። ስለዚህ የሀገር ፖለቲካ መለኪያው የጦርነት አቅም ብቻ ሳይሆን የዜጎችን ደህንነትና ኑሮ ማሻሻልም መሆን አለበት። ቀጣዩ እድል ኢትዮጵያ ወደ ሁለት አቅጣጫዎች ልትሄድ ትችላለች ብሎ መገመት ይቻላል። አንደኛው የግጭት ዑደቱ በመቀጠል ችግሮች በኃይል እንዲፈቱ መሞከር ነው። ይህ የሰው ህይወትን፣ ኢኮኖሚን፣ ማኅበራዊ መተማመንን የበለጠ ሊጎዳ ይችላል። ሁለተኛው አቅጣጫ ደግሞ የፖለቲካ ውይይት፣ ድርድር

መስፋፋት የህግ ተቋማትን ማጠናከር የሰብአዊ መብትን ጥበቃ ማረጋገጥና ግጭቶችን በሰላማዊ መንገድ ለመፍታት መስራት ነው። ይህ እድል የመኖር ተስፋው እጅግ የጠበበ ነው። አብይ አህመድ በቅርቡ እንኳን እንደምናውቀው የውሸት የንግግርና የአገራዊ የድርድር መድረክ አደረኩኝ ባለበት ማግስት እንዲህ አይነት የለየለት ጦርነት መደረጉ ይህን ነገር ተስፋ ያሰጠዋል። ኢትዮጵያ ዛሬ ከባድ ፈተና ውስጥ ነች ብሎ መግለጽ ይቻላል። ግን የነገ ኢትዮጵያ ዛሬ በምንመርጠው መንገድ ይወሰናል። ድሮን ሊኖር ይችላል፣ ጦር ሊኖር ይችላል፣ ፖለቲካዊ ኃይልም ሊኖር ይችላል። ግን ዘላቂ ሰላም ከሌለ እነዚህ ሁሉ ብቻቸውን ሀገርን ከችግር አያወጡም። ኢትዮጵያ ትልቁ ኃይሏ ህዝቧ ነው። የህዝቧ ትልቁ ፍላጎት ደግሞ ሰላም፣ ፍትህ፣ ደህንነትና የተሻለ ነገር ነው። እኛም ዛሬ የምንጠይቀው ይህንኑ ነው። ኢትዮጵያ ከግጭት ውደት ወጥታ ወደ ዘላቂ ሰላም ለመሄድ የሚያስፈልጋት ለዚህ ጥያቄ መልሱ የአንድ ፓርቲ ወይም የአንድ መሪ ብቻ አይደለም። የመላው ሀገር እውነተኛ የጋራ ውይይትና ምክክር ያስፈልጋል። አብይ አህመድ ብቻውን የሚያደርገው የአምባገንነት ሩጫ ካልተገታ አገሪቱ ምንጊዜም አደጋ ላይ እንደሆነች ትቆያለች።

0: ጤና ይስጥልን ውድ አድማጮቻችን፣ የኢትዮጵያ ድምጽ ሬዲዮ ሳምንታዊ የእሁድ ፕሮግራሙን እንግዲህ ጊዜውን ጠብቆ ጀምሯል። በዛሬ ፕሮግራማችን የተለያዩ አርስቶችን ይዘን እንቀርባለን፣ ውይይት እናደርጋለን። እንደተለመደው በአሁኑ ሳምንት አጥር አድርገን ከምንወያይባቸው ነጥቦች አንዱ የስዊድን የምርጫ ሁኔታ እየተደረሰ ምን እየተደረገ ነው፣ ምንድን ነው ያለው፣ ወደፊት ምን ታስቧል የሚለውን አጥር አድርገን ካለን፣ አንዳንድ ደግሞ አስቂኝ አሳዛኝ የሆኑ ነገሮችን አግኝተናል በሶሻል ሚዲያ። እነሱንም እናሰማችሁና እናንተው እንድትፈርዱ ለእናንተ ያልደረሳችሁባቸው ከሆኑ እንድትደርሱባቸው እንዲደርሷችሁ ለማድረግ እንሞክራለን። ዛሬ ውይይት ይኖረናል ከአንድ እንግዳችን ጋር። እንግዳችን የለንደን ፋኖ አባል የሆነው ወንድማችን፣ ከሱ ጋር ውይይት እናደርጋለን። የለንደን ፋኖ አዲስ ሰለሞን ጋር ውይይት እናደርጋለን ከዘጠኝ ሰዓት ጀምሮ። አሁን አምስት ሰዓት ልል ነበር ለምዶብኝ። ለማንኛውም እንግዲህ ከፋኖ አዲስ ሰለሞን ጋር ውይይት እናደርጋለን። እናንተም አስተያየታችሁን ሀሳባችሁን ስጡ። በተጨማሪ በዛሬው ውይይታችን አይ ቲንክ ከቢኒያም ጋር ከዱል ሰገድ ጋር ስለ እሱ እንወያያለን። እንዲሁም ሀገራችን በሚካሄደው ጦርነት ምንድን ነው ይቺ ሀገር፣ አብይ ከመጣ ጀምሮ ምንም ረፍት የለም፣ ማንም ሊክደው አይችልም፣ ምንም ረፍት የለም። ልክ ምንድን ነው የቤት ባለቤቶች እመቤቶች ነው የሚባሉ ጠላ በየጊዜው ይጠምቃሉ ሲያምርላቸው። ልክ እንደሱ በየጊዜው ጦርነት ይጠምቃል። እዛ ይሄዳል፣ ደቡብ ይሄዳል፣ ሰሜን ይሄዳል። አለቀ ይሄ ህዝብ በረሃብ በጦርነት በመፈናቀል። እኔ እንዴት ለራሱም እንደማይከብደው አላውቅም። ኧረ ይበቃኛል። በነገራችን ላይ አንዲት ህጻን ልጅ የገጠመችውን ግጥም እናሰማችኋለን። ስለዚህ ኧረ እባክህ ተወን የምትል ልጅ እንዴት አይነት ግጥም ነው! ሰው ሁሉ ቪዲዮውን ብታዩት ሰው ሁሉ እየተነሳ እያበደ፣ ትንሽ ልጅ ነች፣ እየሄደ ሽልማት ለሷ እና እሱ እንካለን። ባለፈው ሳምንት እንደገለጽንላችሁ አጠር ያለ የአዲስ አመቱን ኢትዮጵያ ድምጽ ሬዲዮ የዝግጅቱን ሪፖርት አጠር ያለች ገቢና ወጪውን ነው መሰለኝ ባልሳሳት፣ የሬዲዮኑ የኢኮኖሚ ኃላፊ አጠር አድርጎ ያቀርብልናል። እንግዲህ አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ ከኛው ጋር እንደምትሆኑ ተስፋ ማድረግ። የዛሬውን ፕሮግራም እንደተለመደው የምመራው እኔ አህመድ አሊ ሲሆን
1: ፕሮግራሙን በማገዝ ቢኒያም አለው።
0: በማገዝ ሳይሆን በማዘጋጀት ማገዝ አለ።
1: አጋፋሪ
0: በለው ምን በለው ብቻ የፕሮግራሙ አቅራቢ ቢኒያም አለ። የፕሮግራሙ የቴክኒክ ኃላፊ
2: ሉድ ሰገድ
0: እና የኢኮኖሚ ኃላፊው ነው በነገራችን ላይ ከእኔ ጋር ይገኛሉ። መልካም ቆይታ እንመኝላችኋለን።

0: አድማጮቻችን እንግዲህ የዛሬ ፕሮግራማችን በዚህ ሙዚቃ ተጀምሯል። እንግዲህ ወደ ውይይት ርዕሶቻችን ከመግባታችን በፊት መጀመሪያ እንግዲህ ከሙዚቃው እንጀምርና እንግዲህ ጉራ ብቻ መስጠለው ሙዚቃ ለሁሉንም የምትመለከት ሙዚቃ አላት። እቺ ሙዚቃ ኃይል አለኝ ብሎ ሰዎች ላይ ሲደነፋይ ነበር አካል በኋላ አቅሙን ስታየው ዜሮ ሆኖ የሚታይበት ሁኔታ አለ። በቀጥታ ወደ ውይይታችን ስንገባ ዛሬ ማለት ነው
1: ውይይታችን ከመግባታችን በፊት አሁን ያልከውን ነገር በተመለከተ ለራሴም አንድ ኮሜንት ያረኩታል። በነገራችን ላይ ቲክቶክን ሰሞኑን እንደ አይ ቲንክ እኔ አንድ መጥፎ ጸባይ አለብኝ የመጨረሻው ወረተኛ ነኝ። አንዲት ነገር አንድ ሰሞን ደስ ካለኝ በቃ ሁለት ሶስት ሳምንት ኖን ስቶፕ እንትና ከዛ ረግፍ አርጌቷለሁ። ሰሞኑን እንዳጋጣሚ ቲክቶክ መግባት ጀመርኩና የሚያስቁ ነገሮች ማየት ጀመርኩ። መሳቅ እንትን ይላል አይደለም የደስታ ምንጭ ነውና መሳቅ ጀምር መከታተል ጀምሩ። እዛ ላይ እንትኖች ሁሉ የህይወት ፊሎሶፊዎች ሁሉ ምናምን አይጀምር እና ትናንትና እኔም እስቲ እንትን ልበላልኩና ምን ጻፍኩ መሰለ ጀነራል ማን ነው የኤርፎርሱ ምን ብለዋል ጉራ ብቻ ያልከው ነው እንኳን የሌላ ሀገር አይሮፕላን ወፎቹም ያለኛ ፍቃድ አይበሩም ብለዋል አይደለም እና ምን ብዬ ለጠፍኩዛ በኢትዮጵያ አየር ላይ የሚበሩ የነበሩ ወፎች የበረራ ፍቃድ ለመጠየቅ ጀነራል እንትና በር ተሰልፈዋል ለቀል ለጨዋታ ብዬ ኤኒዌይ የጉራን ነገር ስታነሳ ነው። ሌሎቹም እንዲሁ ጉራ ሲነፉ የነበሩ አሉ። ለማንኛውም ወደ ቁም ነገሩ እንሂድ ይቅርታ
0: እና ያው ኃይል አሁን በተለይ የጦርነቱ ሁኔታ እያየን በምንመጣበት ጊዜ ብዙ እንቆቅልሽ የሆኑ ነገሮች አሉ ያልተፈቱ። እኛ እንደዚህ እዚህ ሆነን ልናየውም አንችል። ግን ያው ዞሮ ዞሮ መደምደሚያው ቅድም መግቢያው ላይም እንደጠቀስ ነው በቃ አገሪቱ ለአንድ ሰው ስልጣንና ለአንድ ሰው አምባገነንነት ስትል ሁሉ ነገር ወደ ጦርነት በቃ መፍትሄ እንግዲህ ምክክር ኮሚሽን ተብሎ ምክክር ተደርጓል። ስንት ሺህ ሰዎች ተሳትፈው ስንት ወጪ ወጥቶበት ከዓለም አቀፍ ከሀገር ውስጥ ያሉ ለኢትዮጵያ መፍትሄ ይሆናል የተባለው ነገር ፍርሽ ነው። ያ በሆነበት 10 ቀን ባልሞላ ጊዜ ውስጥ ደንበኛ ጦርነት በጣም ብዙ የጦር ኃይል እየተንቀሳቀሰ ነው። ብዙ አካላት ብዙ ዋጋ የሚያስከፍል ነገር ሀገር ውስጥ ሊሆን ወደ መፍትሄ እየሄደ ነው። አብይ አህመድ መልስ ሁልጊዜ ምርጫም ቢያደርግ ምክክርም ቢያደርግ ድርድርም ቢያደርግ ሁልጊዜ በቃ የኃይል አማራጭ የሚወስድ አካል መሆኑን ለዓለም ደጋግሞ አሳይቷል። ዓለም ምን አይነት ሰው ነው ኖቤል ሽልማት እስኪ በሰላም የሰጠ ነው ብሎ ራሱን እንትድስ በየሶስት ዓመቱ ጦርነት አለ። እና አሁንም እንግዲህ የመከላከያ ሰራዊት ወደ መቀሌ ገብቷል እንትን ይላል። መጀመሪያ እንዴት አየህ እስቲ ከሱ ለምሳሌ የህዋት ኃይሎች ይሄን እንትን ለነሱም አንድ ይመለከታልች ዘፈንም አለን አለን ሲሉ የነበረው ነገር የህዋት ኃይሎችም ዝም ብለው ነበር እንዴ ወይስ ስትራቴጂ ነው ወደ ኋላ ሸሽተው ምንድን ነው የሆነ ያለው? ኢትዮጵያ ውስጥ ያለው ነገር በጣም በጣም ግራ የሚያጋባህ ነው። አንዳንዴ
1: በመጀመሪያ ደረጃ የህዋቶች ህዋት አክሽኑ ስትራቴጂ ሊሆን አይችልም። ስትራቴጂ የፋይናል ጎልህ ነው። ስትራቴጂ ይሄ ታክቲካል ነው። ታክቲካል የምታረገው ነው። ታክቲካል ሙቫቸው ነው ብዬ ነው የምገምተው። እንግዲህ ይሄ የግል ግምቴ ነው። ከዚህ በፊት የሚያደረጉት ነው ሸሽተው ጫካ ይገባሉ። ከዛ በኋላ ከጫካ እየወጡ ወይም ካሉበት እየወጡ የወታደሩን ብዙ ጉዳት አድርሰውበት እንደውም አልፎ ተርፎ ከመቀሌ ብቻ ሳይሆን ከመቀሌ ጠፍቶ ጫካ ከገቡ በኋላ ጉርጓድ በየጉርጓድ ከገቡ በኋላ ወደ አዲስ አበባ 200 ኪሎ ሜትር ድረስ መጥተዋል። ያንን እንትን ማረጋል ኢንቱ ኮንሲደሬሽን መውሰድ አለብን። ያንን ልምድ አለን። ያደጋ ሊኖር ይችላል ወታደሩ ላይ። በተለይ ያሁኑን ደግሞ የበለጠ አስፈሪ የሚያደርገው እንግዲህ እንደሚባለው ከ150 ሺህ እስከ 300 ሺህ ወታደር አለው ነው የሚባለው። እንደውም አንድ ኢንተርናሽናል እንትን ሳድ ቁጭ ብዬ ሳክስ ስከታተለው ምን አለ ወያኔዎች እቺን ሁለት አመት የተጠቀሙት በጉልበትም ይሁን በኃይልም ይሁን ወጣቱንም ይሁን ወታደሩን ማሰልጠንና ኮንስክሪፕት ምንድነው መመልመል ላይ ነበር ያተኮሩት የሚል ሰምቻለሁና በደንብ አላችሁ ኃይል ሲባል ስለሰማው ያውም የውጭ ሀገር እንትኖች የት ሄደ ያ ወታደር ትናንት ደግሞ ስከታተል አንድ ኢንተርናሽናል ተሰከታተል AFP አጃንስ ፍራንስ ፕሬስ ምን ይላል ኦርጋናይዝድ በሆነ መንገድ ነው የወጡት አንድም የጦር አዛዥ በስተትም ሆኑ በአለማወቅ መቀሌ ውስጥ እንዳይኖር በደንብ እየተቆጣጠሩ ነው አንድ ባንድ የወጡት ይላል አንድ ባንድ ነው የወጡት በተለይ አዛዦቹ ከላይ እስከታች ያሉትን አንድ ባንድ እንዲለቁ አድርገዋል የት ሄዱ ዛሬ በሌሊት ተነስቼ ሳዳም ስከታተል ግማሹ ወደ ኤርትራ ቦርደር ሄደዋል የሚላል አሰልፏቸዋል እዛም ይላል ለዚህ ደግሞ የሚሰጡት ማስረጋገጫ የኢትዮጵያ አየር ኃይል በድሮን የአካባቢውን እነሱ ያሉበትን የኤርትራ ቦርደር ጋር ያለውን አዲግራት ነው መሰለኝ እስማቸውን በደንብ አላውቅም ሲደበድብ ነበር ግን ምንም አይነት የሚሊተሪ እንትን አላደረሰም የኢንተርናሽናል አናሊስቶች ናቸው የሚሉት እና ወደዛ ተሰብስበው ወደዛ ገብተዋል አሁን ጥያቄው እነዚህ ሰዎች ለምን ከአላማጣ ከአላማጣ ጀምሮ እስከ መቀሌ ድረስ ምንም አይነት ተቃውሞ አልደረሰባቸውም ቀጥ ብለው በአንድ አስፓልት ነው የሄዱት እንደውም ጄኔራሎቹ ይሄ ነገር እንዴት ሊሆን ቻለ እያሉ ግራ ተጋብተዋል ተንኮል ይኖርበታል ብለው ፈርተዋል ይሄ ነገር ዝም ብለው ምንም ከተራራው ላይ ሆኖ ምንም ዝም ብለው ነው እንትን ያሳለፉት ተንኮል ይኖራል ደግሞ እነተም የሚሊተሪ ስትራቴጂስት ነኝ ስለሚሊተሪ ምንም አቀው ነገር የለኝም እኔ ብሆን ተራው ሰው እንደዚህ በጠላት ከተማ ዘው ብዬ ሲሄድ አንድም ጠላት ካላገኘው መጠርጠር ይጀምራለሁ ምንድን ነው የሚጠብቀኝ ማለት ይጀምራሉ በተለይ ደግሞ የቲፒኤልኤፍን ተንኮልም በለው ብልጠትም በለው እንደፈለግኩ ብለው የሚያት እኔ ጀነራሎቻቸውም የዚህ የማን ነው የሰውየው ጀነራሎቹም ቢሆኑ ይሄንን የሚጠረጥሩ ይመስለኛል ግን ይሄ አደጋ አለ ሌላው ደግሞ ምንድን ነው የሚያሰጋው ይሄንን ቲዮሪ ከሚሉት አንዱ ምንድን አንዱ ግሩፕ ምንድን ነው የሚለው ይሄን የሚያደርጉበት ምክንያት በላይ በኩል ኤርትራ ትዘጋላቸዋለች በዛ በኩል ምንም አይነት እርዳታ ያገኝም የኢትዮጵያ ወታደር በኋላ ከኋላው ደግሞ በታች ያለውን ካላማጣ በታች ያለውን በሙሉ አማራው ይዞታል እውነትም እቺን ሳምንቱን በሙሉ ሲከተክቷቸው ነው የከረሙት እና ማአት ቦታውሽዋና ወሎ ውስጥ አስልቀቀዋቸዋል እንደውም በብዙ መቶ የሚቆጠር ወታደር ማርከው ገለው ብዙ ኪ የሆኑ ቦታዎችን አንድ ቦታማ ትልልቅ የሆኑ ሶስት የምንም ባለ ይሄ የጦር ዋሻዎችን የገነቡትን ስንት አመት ነው የገነቡትን ዋሻ አፍርሰውባቸው በቁጥር ስር አርገውባቸዋል አልፈው ተርፈው በምንድነው በድሮን ይሄ በድሮን እየደበደቧቸው ነው ወሎና ሸዋ ውስጥ ማን ነው ደብዳቤው ይሄ የተቃዋሚው ኃይል ወደዛ ደረጃ ደርሰዋል ሳዳምት ደግሞ ዘመነና ጓዶቹ ምን ማለት ጀመሩ አየሩን ተቆጣጥረናል ብለው ነበር አየሩ ሰማዩ የነሱ ብቻ ሳይሆን የኛም መሆኑን አሳይተናቸዋል ይላል እና ነገሮች በጣም እየተበላሹ ነው በጣም ለኢትዮጵያችን አስጊ ሁኔታ ነው ያለው በዚሁ ከቀጠለ ለምን ያልክ እንደሆነ በተመልከት ኢትዮጵያን ተመልከት ያለችበትን ሁኔታ ጂኦፖለቲካል እንትኗን ተመልከት ሶማሊያ አለች ሶማሌ ጋር ሰውየው እንደ እብዱሻ መናከስ ስለሚሆን የማነች የምትባለው ያን ትንሽዋን ሶማሌላንድ ሄዶ ምንም አይነት እኮ ይሄ ታክቲካል እንትን የለም ስትራቴጂውን ወይ ወፊት አላማውን ምኑንም የጊዜውን ጥቅም ብቻ የሚያይ ሄዶ ጉድ አደረገን አጣላን ከሶማሌ ጋር እንደውም ሶማሌዎች ምን አሉ ድሮ የሰላም አስከባሪ የነበረውን የኢትዮጵያን ወታደር አባረሩ በጣም የሚያሳዝን እኮ ነው ስንት የሰራ ኢንተርናሽናል የታወቀው እነሱን እስኪያወስከሱ ድረስ በዚህ ሱዳን አለ ሱዳንን ምን አደረጉ የማን ነው ስሙ አረብ ኤሚራት ለነሱ የሚዋጋውን አረፍን ከምዕራብ ኢትዮጵያ ቤዝ ሰርተው ይሄን ደሞ ቤዝ ተቃዋሚው አይደለም የሚለው የዓለም አቀፍ ሚዲያዎች በሙሉ ያወጡት ነው በሳተላይት በምን ቤዝ ሰርተው ወታደር ዛ ያሰለጠኑ በድሮን ሱዳንን ይደበድባሉ እንግዲህ ጎረቤት ሀገርን ለምደው የምትደበድበው ለአረብ ኤሚሬት ብለ አረብ ኤሚሬቶች ሱዳንን እየበዘበዙ ነው በጦር ህዝቡን መከራውን ያሳዩት ነው በሚሊዮን የሚቆጠር በረሃብ በስደት ይሰቃያል ሱዳን የኛ ጎረቤቶች የኛ ነው የሚመስሉት ለአረብ ብሎ ይሄ ሰውዬ ይሄን አደረገ ከሱዳን ጋር አጣላን ኤርትራ አዳነችን እሷ ነች የህይወታችን ምናምን ስትንፋስ የሆነችልን ወያኔ ሲጨፈጭፍ ወታደሮቻችን እያለ ፓርላማ ውስጥ በደም ተቆራኝተናል እያለ ያለው ሰውዬ አልፎ ተርፎ በሚያሳፍር ሁኔታ ሁለት የሀገር መሪዎች ወንዶች ቀለበት ያደረገ በእኛ ሀገር ሪሊ አሳፋሪ ነው ወንድ ለወንድ ቀለበት ይሄን የሚያደርግ ምንም እንትን የሌለው ሰውዬ ዛሬ ወጥቶ ይሄንን ከኤርትራ ጋራ እስከ ዛሬ ድረስ አሰብን ወስዳለው በጉልበት አሰብን ወስዳለው በጉልበት አሰብን እንዲህ ሲል ቆይቶ አሁን መጨረሻ ላይ ኤርትራ ልትወጋኝ ትፈልጋለች ብሎ እንደገና ድሮን ይወረውራ እና
0: እዚህ ሳምንት ሁለቱም ኤምባሲያቸውን ዘግተው
1: ለምሳቸው መልሰዋል እንግዲህ ተመልከት የጂኦፖለቲክሱን ካያ አካባቢው ሱዳን ጠላት ነች ሶማሌ ጠላት ነች ማነች ደሞ ኤርትራ ጠላት ነች
0: ምናልባት ከኬንያ ጋር ነው ደና የሚባል ግንኙነት ያለው
1: ምንድነው ኬንያ ምን ወታደር ሊልክልህ ነው ምን እንደሚባል ታውቃለህ በኃይለ ሥላሴ ነው በተለይ በደርግ ጊዜ ኬንያ ምን ትል ነበር መሰለ ይፈሩ ነበር ኢትዮጵያኖችን ኬንያ በዚያን ጊዜ እንደውም አንድ ታሪክ አለ ምንድነው የተደረገው የኢትዮጵያ ፓይለቶች ሆቴል ሲሄዱ የኬንያ በቅኝ ግዛት ስለነበረች በእንግሊዝ ቅኝ ግዛት ስለነበረች አሁንም ይላሉ ነው ሄጃ አላቅም አሁንም ይላሉ ነጭ ሲያዩ በቃ ሆቴል ውስጥ ሬስቶራንት ውስጥ ቅድም ያለ ነጭ ነው የሚሰጡት እና የኢትዮጵያ ፓይለቶች ሲገቡ እዛ ሆቴል አይሮፕላን ወርደው ምናም ሲገቡ ሆቴል ውስጥ እነሱ ተራቸውን ስጠብቁ አንድ ፈረንጅ ሲመጣ አልፎ ፈረንጁን እንትን አሉ እንግዲህ አበሻ ታውቀዋለህ የአበሻ ጥጋብ ደግሞ ጥጋብ አይደለም ትክክለኛ እንትን ነው ለምን ብለው እንትኑን ሆቴሉን ቅጥቅጥ አድርገው እንትን አሉት በደንብ ነው የደበደቡት አሉ በዚህ የተነሳ ችግር ሲነሳ የኬንያ መንግስት ቶሎ ብሎ ይቅርታ ነው የጠየቀው ሆቴሉን የሰባበሩ ፓይለቶቻቸው አላሉ ይቅርታ ጥፋት ነው የተሰራው ይቅርታን ክሳለን ያሉት እስከዚህ ድረስ የሚፈራ ነው እኔ ልጅ ሆኜ ሲወራ ምሰማ የነበረው ኢትዮጵያኖች ቢወሯችሁ ምን ታረጋላችሁ ተብሎ ኬንያውን ሲጠየቁ ምን ይሉ ነበር አሉ ሎንግ ሊቭ ዘ ኩዊን ነበር የሚሉት እሺ ምን ማለት ነው ንግስቲቷ ትኑርልን የማን ንግስት የእንግሊዝ ንግስት እሺ ኢትዮጵያ ብትወራችሁ ምን ታረጋላችሁ ተብሎ ሲጠየቁ ሎንግ ሊቭ ዘ ኩዊን ነበር የሚሉት ንግስቲቷ ለዘላለም ትኑር እሷ ታድነናለች ነው እኛ ራሳችን ተዋክተን እንድናል እን አይደለም አሁን ያለውን ሁኔታ አላቅም እስከዚህ ነበር በጥንት ጊዜ የነበረው የኢትዮጵያና የኬንያ ሪሌሽን አሁን አላቅም ምን አይነት እንደሆነ እንግዲህ ኬንያ ልታድናችልም የፈለገው ነገር ቢሆን በዛ አካባቢ ችግሩን ያዙ ሊፈቱም እንትሊሉም የሚችል አባብሱትም የሚችሉት ኬንያ ማን ነው ሶማሊያ ሱዳን እና ኤርትራ ናቸው እነዚህ ሀገሮች ጋር ኃይለኛ ጥል ገብቷል አልፎ ተርፎ ግብጽም ተጨምራበታለች በጣም የሚገርመው በመለስ ዜናዊ ጊዜ እንኳን ግብጽ ኦፍ ኮርስ ችግር ነበረባት ያ የምንድነው የቮር ሬቮሉሽን የሚሉት አለ አይደለም የአረቦቹ ሬቮሉሽን አረብ ሬቮሉሽን በዚያ ምክንያት ግብጾች ተዳክመው ነበር ስማርት ሙቭ ነው ያደረገው መለስ ዜናዊ በዛ ነው እንግዲህ የጀመረው ይህንን የግድቡን መስራቱን ምኑን ምኑን ያቅማቸው ውስን ነበር እንደዛም ሆኖ ግን ብዙ ችግር አልነበረም ከግብጾች ጋር አሁን ይሄ ኃይለኛ ችግር ውስጥ ገብቶ ምን እንደሚሰራም አይታወቅም በግሉ ነው ፖለቲካ የግል ሀብት አድርጎታል የአንድ 130 ሚሊዮን ህዝብ ጥያቄ እሱ እንደፈለገ ነው የሚያነሳው የሚጥለው ሲፈልገው ኢትዮጵያ ድሃ ችጋራም ለማኝ ሀገር ነው ይችላል ደስ ሲለው ደግሞ እኔ የመለመን ችሎታ አለኝ ይልሃል እና ይሄን ሰውዬ ካልተገታ በስተቀር ኢትዮጵያ ውስጥ በሰላም አንኖርም። ስልጣን ላይ ከመጣ ጀምሮ አስቡት አንድም ቀን ሰላም የለም። አሁን አልፎ ተርፎ የሚቆጣጠረው ማንን ነው? እዛችሁ ቤተ መንግስቱንም አሁን አልቻለውም። ያፈራረሱበት ነው ማለት እየደበደቡበት ነው። ከሚያሳዝነው አንዱ ምንድነው? በኢትዮጵያ ታሪክ ውስጥ የአየር ኃይሉ ኤርፎርሱ መቼም ተደፍሮ አያውቅም። በሶማሌ ጦርነት ጊዜ እንኳን ያን ጊዜ በተዳከምንበት ጊዜ እንኳን ደብረ ዘይት አይደለም ሌላውን እንኳን አይመቱም ነበር። የምድር ጦር ነበር። አሁን ዋናውን ቤዙን መተው ይደበድባሉ። እንግዲህ ምንድነው? ይሄ ነው የኛ ችግራችን። ይሄ ሰውዬ ከነ ኮተቱ ካልወረደ በስተቀር ህዝቡ ሰላም አያገኝም። ህዝቡን እርስ በርስ አባልቶታል። የውጭ ጎረቤቶቻችን ከግራም ከቀኝም ከሰሜንም ከደቡብም ጠምደው ይዘውናል። እንድንጣመድ አድርጓል። እንግዲህ ያለን ምንድን ነው? እርስ በርስ ዘግተን መተላለቅ ነው? ይሄ ሰውዬ እስኪ የሚፈልገው እስከሚሆን ድረስ ልናልቅ ነው? ስንት ሰው በነገራችን ላይ ኦፊሻሊ ስንት ሰው እንደሞተ እናውቃለን? በአለፈው የሰሜኑ ጦርነት ሰዎች ምን ያደርጉታል? እስከ ሚሊዮን ነው የሚያደርሱት። ኢንተርናሽናል ከ600,000 እስከ 1,000,000 ይታይ። በአንድ ሀገር 600,000 ህዝብ የሞተበት ሀገር አንድ ሰው ከመጣ በኋላ ያንን ስልጣኑን ላለመልቀቅ እንዲህ አይነት ልክ ጠላዋ እንዳማረላት ሴት በየጊዜው የምጠምቀዋል አይደለም? በየጊዜው እየሄደ እሱ ህይወቱን ለማራዘም ስልጣኑን ለማራዘም ጦርነት ሲጠምቅ፣ እኛ እዚህ ቁጭ ብለን በሰላሙ ሀገር ቁጭ ብለን እንኳን እረ ጥሩ አይደለም፣ እረ ተው፣ እረ ህዝቡ አለቀ፣ እረ ዘንለት የሚለውን ብንል ሪሊ ህሊናችን ራሱ ለህሊና ነው የምለው፣ ለህሊናችን እንዴት የሰው ልጅ በሚሊዮን ሲሞት ዝም እንላለን? እንዴት እንደፈለገ እያለን
2: ሲጮህለት የነበረው ነገር ደረሰ። አሁን አያለ
0: ዝም ብለን አልነበረም ሰው ሲጮህ የነበረው። ኧረ ይህ ሀገር አደጋ ላይ ነው ሲባል በጣም ብዙ ሰው ወይ አዲስ አበባ ላይ በሚያየው ጥቂት ነገር ተዘናቶ አውቆ ሆን ብሎ ሰላም ናት አገሪቱ ምን አለ ምናምን ሲል ነበር አብዛኛው ሰው። ይኸው እንግዲህ ምን ያህል በዚች ቅጽበት 10 ቀን ባልሞላ ጊዜ ውስጥ ሀገር ወደ ገደል እንደምትገባ አሁን ማጣፊያው አዲስ አበባ ጭንቅ ነው፣ አማራ ክልል ጭንቅ ነው፣ ትግራይ ጭንቅ ነው፣ ደቡብ መከራ ነው። ደቡብ አፈሳውና ወደ ጦር ግንባር ለመውሰድ በቃ የፈረደበት የደቡብ ወጣት ነው ለዚህ ጦርነት የሚማገደው። እያስገደዱ በየወረዳው 1,000 ሰው አምጡ ተብሎ እያሉ እያወሩ ነበር። አገሪቱ ታመሰች በቃ ኢትዮጵያ በዚህ ለምንድን ነው ስንጮህ የነበረው? ይህ ሰውዬ እኮ የግል ጥላቻ ያለበት ሰው የለም። ሲመጣ ተደግፏል
1: እንዴ? ስም አላቋርጥም። ይህ ሰውዬ እኔ በፊት እየሄድኩኝ በጣም ጥሩ ሰው ነው እያልኩ እንዴ ለኖቤል ሽልማት ስዊድን ያለ ነው ስንትን ስንል አንዱን የነበርኩኝ ከፓርላማ ባለ ሰዎች ጋር ነው እንትን ያደረግ ነው አንዱን የነበርኩኝ በዚያን ጊዜ ምንም አልዋሽም።
2: ተመልከቱ፣ ማንም ፐርሰናል የሆነ የለም፣ ግን አደጋ ነው ለኢትዮጵያ አደጋ ነው ይሄ ሰው የሚያመጣው ነገር ሲባል ሰው አይ ኧረ እየለማ ነው ልማት የታለን? አሁን ይህንን የሚሉ ሰዎች እውነት አፋቸውን ሞልተው እንደ ትላንቱ ይናገራሉ? ለዚህ ነው በቃ ይቅር እንተባበርና ይህን ሰው እናስቁመው ሲባል የነበረው ለዚህ ነው። ኖ ሲባል ነበረ፣ ግን አሁን አዲስ አበባ ጭንቅ ነው። ካሁን የሆነ ነገር ይፈጠራል ተብሎ በዛ ላይ ደግሞ እነሱ ሲመኩበት የነበረው ኦህዴድ ብልጽግና ሲመካበት የነበረው ድሮንን ነበረ። ሌላውም ሊይዘው ይችላል። ቴክኖሎጂ አንተ የአባትህ ርስት አይደለም ወይ ከራስ ያገኘኸው አይደለም። አንድ ሰው መጥቶ ነገ ከአንተ በላይ ይሆናል፣ በዛ ነገር ይራቀቅበታል ቴክኖሎጂ እስከሆነ ድረስ። አሁን የሆነው ያ ነው። ምን እንደተፈጠረ እንኳን በድሮንም መመካቱ ቀረ። ይሄ የሆነ አገር አይናችን እያየ አሁንም የተባባሰ ነገር ሳይመጣ በጋራ መቆምና መፍትሄ
1: መፈለግ ያስፈልጋል። በነገራችን ላይ ምን ስንቶቻችንን የምናውቀው ኢቢሲ ኢትዮጵያን ብሮድካስቲንግ ኮርፖሬሽን ቦታውን ለቋል። እንታውቃላችሁ ይንን በፍርሃት በድሮን ፍርሃት ምክንያት ለውጠዋል ቦታቸውን። ግን ያም የትም ሊያመልጡ አይችሉም። ምክንያቱም ይታወቃል የት እንደገቡ፣ ከየት አዲስ አበባ ውስጥ ከየት እንደወጡ የት እንደገቡ ስለሚታወቅ አሁን ዜናው ለቀዋል። እንትናቸውን የሚያሰራጩበትን የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚያሰራጭበትን ለቆ ሌላ ቦታ በድብቅ ገብቷል። ግን እሱንም አይለቁትም። ቤተ መንግስቱ ተደበደበ። የኤታማዦር ሹም ቤት ተደበደበ። የመከላከያ እንትኑ ተደበደበ። እንዴ እኔ እነዚህ ሰዎች መቼ ነው የሚረዱት? ደሞ እንትና ጉራቸው እንኳን የጠላት አይሮፕላን ወፍ እንኳን ያለኛ ፍቃድ እንዴት ሰው እንደዚህ ብሎ ይናገራል? እኮ ምንድነው እንዲህ አይነት ግብስብስ ትምክህት? ወፍ እንኳን ያለኛ ፍቃድ እንግዲህ ወፎች እዛ ሊሰለፉ ነው ለነሱ ፍቃድ ሊጠይቁ? ጌታ ያለን በር ነውና ይፈቀደልን እንላፍ? እና የሚያሳዝን ነው። እስቲ ምን ያህል መሪ እንደሚያስፈልገን አንዲት ህፃን ልጅ በህፃን አንደበት የምትለውን አዳምጡ። ይቺን ልጅ ስትናገር ስትገጥም የተገጠመውን ግጥም ነው ብዬ ነው የምገጥመው። በቃሏ ነው እንትምት ነው። ህዝቡ እብድ ሆኖ እየዘለለ ገንዘብ እንደዚህ እሷ ላይ ቪዲዮም ቢያወት እንትን ይላል። እስቲ እናዳምጠው።
3: እስኪ ልጻፍ ግጥም ለዋለው ፈጣሪ፣ ስላጣነው ንጉስ፣ ስለጠፋው መሪ። ፈጣሪ ሆይ ማረን፣ መላት ታጣማንተ ይቀበሉ አቶ እውቀት ከሻገተ፣ ማስተዋል ከዘግም ድበብ ከቀለለ፣ ሰው ስጠን አንድ ሰው ከሰው የተሻለ፣ እንደ ጼ ቴዎድሮስ ለእውቀት ዝቅ ያለ፣ የአስተዋይ አገልጋይ፣ የጠቢባን ወዳጅ፣ የስልጣኔ ፀሐይ፣ የእድገት ፈርቀዳጅ፣ መሪ ስጠን አባ፣ በጎች ጠወለጉ እረኛ እየሰባ፣ አምላክ ለሰው ልጆች እረኛም ለበጉ፣ መሪም ለመሞት ነውና ማረጉ። እንደ ጼ ዮሐንስ ቆፍጠን ያለ ሐሞት፣ ግንባር ቀደም ሆኖ ለበጉ የሚሰዋ፣ ለወገኑ የሚሞት አንድ ሰው ላክልን አንድ ትልቅ መሪ። እንደ አጼ ሚኒሊክ ሀገር አስከባሪ፣ መርዘኛው ሊዞ ሲመጣ ወራሪ፣ ተከቦ በጎራ ጥቦት በጎጥ መንደር፣ ከጠላቱ ጋራ የማይደራደር መሪ ስጠን ትልቅ፣ ከመንደር ከጎሳው ከብሔሩም ይልቅ ከሀገር የሚሰፋ፣ ከሀሳብ በቀለለ የቃላት አረፋ፣ ይህን አስደስቶ ያንን እያስከፋ፣ አፈ ወንፊት ሆኖ የማያንጠባጥብ ልክ እንደ ጃንሆይ ንግግረ ቁጥብ፣ አንደበተ ልስልስ ልሳነ ደርባባ ሰው ላክልን አባ።

0: ሰማይ ደረትና ጀርባ ሆኖ እየቸገረን ገደል ሳንገባ መሪ በለን ጀባ ምድሩ ቢሆን ቆጢ ትግሉ ቢሆን መራር እንደ ጓድ መንጌ ቆፍጠን ያላመረ ከአራት ኪሎ ጓዳ እስከ ቀበሌው በር ድምፅ የሚሰማ ትእዛዝ የሚከበር ሰው ስጠና ደራ እንደ ታጋይ መለስ ሀገሩን ሲመራ አስልቶ የሚናገር በዓላማ የሚሰራ መሪ ስጠናባ እኔ እያለ ልብን የማይጠባ ስጠን መሪ ትልቅ ሀገር የሚያስቀድም ከስልጣኑ ይልቅ እንደ ኃይለ ማርያም አቅም ያነሰለት እንዳልቻለ ሲያውቀው እንዳልተሳካለት አልቻልኩም ማቃተኝ ማለት የማይከብደው የወንበሩ ፍቅር የማያሳብደው ሰው ስጠን ፈጣሪ ትናንት ጀባ ካልከን ሰባት አንገት መሪ ሰባት አይነት ድካም ሰባት ጉድፍ ለቅመ የሰባቱ መልካም በአንድ ራስ ቀምመ ስጠን አንድ መሪ መጀን በአንተው ጥበብ በአንተው ኬሚስትሪ አንድ ሰው ስራልን ለስም መጠሪያ ይህን ጽፌ ጽፌ እኔ አንተ ባሪያ ምን ፈይዳለሁ ያለኝ ውስን አቅም ያ መሪ ሳይመጣ ይህ ግጥም አያልቅም ስላዳመጣችሁ እናመሰግናለን።
1: እንግዲህ እንደሰማችሁት እቺ ትንሽ ልጅ ይሄንን ማንንም ይጻፈው ማንንም በቃሏ ህዝብ መሃል ወጣ ስታነበን በቃሏ እኮ ነው። በጣም የሚገርም ነው። ህዝቡ አብዷል። ቪዲዮውን ተመልከቱት ካገኛችሁት። እኛም ዩቲዩብ ላይ ነው ያገኘነው እና በጣም አሪፍ ግጥም ነው። የሚገርመው ሁሉንም መሪዎች ተጠቅሳለች ከዚህ ሰውዬ በስተቀር ከነሱ ጥሩ የሆነውን ትጠቅሳለች። መንግስቱ ኃይለ ማርያም ገሏል ግን ከሱም ተክሳለች። አልፎ ተርፎ አሁን ይሄ የተከረከበው ማን ነው? ኃይለ ማርያምን እንኳን ተክሳለች። የማይችል ሲሆን አልችልም ብሎ ደፍሮ የተናገረ ለስልጣኔ ብዬ ኤግዛክትሊ አላውቅም እኮ የውቀታ የዋጮች
2: አልቻልኩም
1: በቃ አላውቅም ማለት እኮ የዋጮች እንትን ነው
2: ትልቅ ነገር ነው።
1: አላውቅም ማለት የዋጮች አባባል
2: አብያለ እንጂ በድፍረት ሁሉ ነገር ነው ይችላልው ሁሉ ነገር እኔ ነኝ።
1: ሜዲሲን ያስተምራል። የኦርቶዶክስ ሃይማኖትን ያስተምራል። ሙስሊሞቹን ያስተምራል። መምህራኖቹን ያስተምራል። አርቲስቶቹን እየሰበሰበ ምን አይነት ኮምፕሌክስ ቢኖርበት ነው ይሄ ኢንፌሪየሪቲ ኮምፕሌክስ ወይንም ደግሞ ምንድን ነው የሚባለው ሳይኮፓት ካልሆንክ በስተቀር ሁሉን ምን ያውቃለሁ ሳይኮፓት። እና እንዲህ አይነት መሪ እንኳን 130 ሚሊዮን ህዝብ ያለው ሀገር ቤተሰቡን ሚስቱንና ልጆቹን እንኳን በትክክሉ ማስተዳደር የሚችል አይመስለኝም። እንዲህ አይነት አመለካከት አለው የሚስቱን የባለቤቱን የልጆቹን የአካባቢውን ፍላጎት የማያከብር የማይሰማ የማያዳምጥ እኔም ብቻ አዳምጡኝ። ፈጣሪ እኮ የሰጠን አንድ አፍ ሁለት ጆሮ ነው ሁለት አይን ነው። እሱ ግን ጆሮ አይሰማም አይኑ አያይም የሚናገረውን ብቻ ነው የራሱን ድምፅ እያዳመጠ የሚኖር ሰው ነው። ይሄንን ታዲያ እኛ በፈጣሪ አምሳል የተፈጠርን የፈጣሪ ፍጡሮች በዚህ በሰላም ሀገር እየኖርን እየሰራን እየበላን ጥሩ ኑሮ እየኖርን የተንደላቀቅን እዛ እትብታችን የተቀበረበት ሀገር ያሉ ዘመድ ወዳጆቻችን ወገኖቻችን ፍዳቸውን ሲበሉ ባክ ዝም በለው እያለን ዝም ብለን እዚሁ እንትንላለን። እኔ ምኑ ነው ሂውመን የሚያደርገን? ይነው አንዳንድ አውሬዎች አይቻሉ። ይሄ ኔቸር ፕሮግራም ላይ ዝሆን አይታችኋል? መንገድ ላይ ዝሆን ሞተ ካዩ ተሰብስበው ሄደው አይታችኋል? ይንን ከበው ማልቀስ ነው የሚመስልህ? እሺ እንዲህ ሰው ለሰው እንዴት አያዝንም? ዛሬ እኮ የኔ ወንድም ያንተ ወንድም ሲገደል ዝም ካልኩ፣ ያንተ ዘመዶች ቤት ሲቃጠል ዝም ካልኩ ነግ በኔ ነው የኔ ቤትም ይደርሳል። ችግሩ እንትን አንልም እኔ ጋ ይደርስም ነው የምንለው። እኔ ጋ ይደርስብኝም። የአንዱ ቤት ሲቃጠል የአንዱ ቤት ሲፈርስ ዝም እንላለን።
2: ምን አይነት እንትን አለን መሰለ? መጀመሪያ ሰው አንድ ነገር ከመከሰቱ በፊት ስትጮህ እንደ ሟርተኛ ያይሃል፣ ወይ ደግሞ ልክ እንደ የደም ሱስ ያለብህ ማንም የሰው ደም እንዲፈስ ማንም ጦርነት ይሄ ነገር ጥሩ አይደለም ይሄ ነገር ልክ አይደለም ስትል ዝም ይልህና ከዛ በኋላ ደግሞ እንደዚህ አይነት ነገር ሲከሰት አሁን ደግሞ ምን አይነት አመል አለ መሰለ? አሀ ጥፋተኞቹ እነሱ ናቸው እነሱ ይህን ባያደርጉ እገሌ ነዋ። መፍትሄ አይሰጥም። መፍትሄ የሚያደርግ ነገር አድርገን አናቅም በህይወታችን። ሁሌ ወይ ሰው ላይ ማላቀቅ ከዛ በኋላ ደግሞ አሁንም እንዴት ነው የሚሻለው? አረፈደብኝም መፍትሄ እንፈልግ ለዚህ ነገር ከማለት ይልቅ ወደ አሉን አቅጣጫ ነው የሚሄደው። እህ በጣም
1: የሚያሳዝን ነው። ለማንኛውም በራስም አለመተማመን ሊሆን ይችላል እኔ ምን ለውጥ አመጣለሁ የሚል። ይሄ ደግሞ የመጨረሻ የሰው ልጅ የውድቀት መጨረሻ ነው። እኔ ከማንም ያላነሰ ችሎታውም አቅሙም አለኝ። the only thing መሞከር ነው። አንድ ነገር ደግሞ ካልሞከርክ ውጤቱን ማየት አትችልም። ብቻህንም ደግሞ መሆን የለበትም። ተሰብስበው ሰዎች ሲሞክሩ ነገር ሊሳካ ይችላል። ግን እኔ ምን አመጣለሁ የሚለው የተሸናፊዎች አመለካከት ከአእምሯችን ከጭንቅላታችን መውጣት ያለበት እንላለን። ይችን ሙዚቃ ይጋብዘንና ቴክኒሽያናችን ከዛ የኢኮኖሚውን ትነግረናል መሰለኝ። በጣም ጥሩ አድማጮቻችን፣ ይችን ሙዚቃ አዳምጠን ተመለስን።

0: አርማጫችን እንግዲህ ይሄንን የደፈረሽው ደም የሚለውን ማኑ የ አርበኝነት ሙዚቃ ለኢትዮጵያ ሚሊተሪ የተዘፈነው የወንም የተ ባለው ባለፉት የውጭ ጣላት ቦረረ ጊዜ ነው። ያሁኑ ችግር ምንድነው? የወረረሽ የደፈረሽ ይግደም ይውደም ነው የሚባለው አይደል? አሁን ያለን sultaan ላይ ያለው አስደፋሪ ነው። ያስደፋሪ አስደፈራት አላግባብ በሌላ ሀገር ቅኝ ግዛት አስደረጋት በአረብ መንግስታት ተገዥ እንድትሆን አረጋት። አሁን የዩናይትድ አረብ ኤሚሬትስ ናቸው በእኛ እንትን ፖለቲካ ውስጥ የሚያዙት አረቦች ናቸው። አርገውት ማያውቁትን የካታር መንግስት እንኳን ምን ብሎ መግለጫ ወጣ? ከኢትዮጵያ መንግስት ጋራ ከጎኑ እንቆማለን። በአገራችን በውስጥ ችግር በራሳችን በውስጥ ችግር ከኢትዮጵያ መንግስት ጋር ከተቃዋሚዎች ጋር ባለው ችግር ከጎኑ እንቆማለን አሉ። ተመልከት፣ እነዚህ ትብብር የተባሉት ሲፈጥሩ እነዛ እጃቸውን አስገቡ። ይሄ ምንድነው የሚያሳየው? በቁጥጥር ስር ነው ያለነው። አረቦቹ እኛ የምናረጋውን ይቆጣጣራሉ። ኤሚሬቱን ተው፣ ወርቅ ያግበሰበሰ ነው። ልክ እንደ ሱዳን። ሱዳንን ለምን እንደፈለጉ አታቃላችሁ? ኤሚሬቶች ወርቁን ለመዝረፍ ነው እየዘረፉ ነው። ኤርትራን ከአሰብ ተባረሩ። መጀመሪያ እሱን ነበር ያሰቡት። ሲባረሩ ሳውዲ አረቢያ እጇን ስታስገባ ኤሚራቶቹ አበዱ። ኤሚራቶች ያን አካባቢ ያለውን የየመንን የሁሉን መቆጣጠር ይፈልጋሉ። የባህር በሮቹን ኃይለኛ እንትን አላቸው። ያ ነው አንዱ ትልቁ እንትናቸው። ለማንኛውም ወደፊት እንመጣበታለን ይህን አናሊሲስ። አሁን እስቲ ይህንን ያስደፈረሽ ነው የምንለው፣ አብይ ነው ያስደፈራት። የኢኮኖሚ ሁኔታ የአዲስ አመቱን በተመለከተ የኢትዮጵያ ድምፅ ሬዲዮ የኢኮኖሚ ኃላፊውና አሁን የቴክኒኩ ኃላፊ ሆነው ሉል ሰገድ የሚለውን እንስማ። ኦሽጉድ
1: የስ እንግዲህ ሶስት ሳምንት አልፎናል በዓሉን ካከበርን እና አጭር ሪፖርት ነው። ይህም እንግዲህ ከትኬት ሽያጭ፣ ከመጠጥ ሽያጭ፣ ከምንድን ነው ጨረታ እንዲህ ከመሳሰሉት የተሰበሰቡ ገንዘቦች በጠቅላላ 110,057 ክራውን ናቸው።
0: የቲኬቱን አትሊስት ብትነግረን ምን ያህል ነው? የቲኬቱ
1: እንግዲህ 200
0: ሰው ገደማ ገብቷል ማለት ነው።
1: እንትኖቹን ሳንቆጥር ማለት ነው፣
0: ትናንሾቹን
1: እና እስከ 17 ዓመት ያሉትን ሳንቆጥር 200 ሰዎች ቲኬት ሸጠናል።
0: ስንት ገባ በሱ?
1: በሱ ብቻ ወደ 70 አካባቢ ገብቷል። ከዛ በኋላ ያው በመጠጥ በጨረታ በእጣ በነዚህ በመሳሰሉት ጠቅላላ 110,057 ክራውን ገቢ ተገኘ።
0: ብሩቶ ነው? ኦኬ። አጠቃላይ ገቢ ማለት ነው? ከወጪው ሳይባል
1: የሙዚቃ መሳሪያ መጫወቻ አለ፣
0: የሎካል
1: የምግብ አለ፣ የሎካል አለ። እዛ ስንጠቀምባቸው የነበሩ ነገሮች በሙሉ የተገዙት
0: መጠጣል
1: ሱሉ እና ሱሱን ሁሉ ስንደምረው 88,352 ክራውን ይመጣል።
0: ወጪ ማለት ነው ጠቅላላ ወጪ ኔቶ።
1: እና ከወጪ ገቢ ወደ 21,705 ክራውን አግኝተናል። በዚህ አመት አዲስ አመት ባከበር ነው ማለት ነው።
0: ኦኬ። ግን አንድ እንትን ኮሜንት ስብሰባው ላይ ሰምቻለሁ፣ ዊች ትክክል ነው፣ እኔም አምንበታለሁ። እኔም አንዱ አቅራቢ ነኝ ኮሜንቱን። ትንንሽ ስህተቶች ሰርተናል፣ መስተካከል ያለባቸው ለወደፊት መስተካከል ያለባቸው። ለምሳሌ የጨረታውን በተመለከተ እኔ ሲጨንቀኝ ነው መጨረሻ ላይ የተናገርኩት። ሰው የመሰለው አንድ ቲኬት ነበር የመሰለው፣ ሁለት ቲኬት መሆኑ አንደኛው ጣ አንድ ጣና ያለው ሁለት ቲኬት መሆኑን ሰው አላወቀም። ባልና ሚስት ወይንም ቦይፍሬንድ እና ገርልፍሬንድ ተያይዞ መሄድ እንደሚችሉ ኋላ ነው መጨረሻ ላይ ነው እኔ ዝም ሲባል እኔ ወጥቼ ተናገርኩ። በዚህ ላይ ደግሞ አሳይን አልተደረገም ሰው። ይሄ አድሆክ የሚሉት አለ ፈረንጆች፣ ይሄ ይድረስ ሰው በየቦታው ሄዶ እንዲመዘግም ምናምን። እነሱ እናስተካክላለን። ለማንኛውም 21 ሺ ነው ያልከው?
1: አዎ 21,705 ክራውን።
0: ቆንጆ ነው። ለኢትዮጵያ ድምፅ ሬዲዮ የገንዘብ ፍላጎት የለውም። እውነት ለመናገር የኢትዮጵያ ድምፅ ሬዲዮ አላማውን አሳክቷል። አላማው ምንድን ነው? ኢትዮጵያኖች ተገናኝተው በጋራ እንዲጫወቱ፣ እንዲዝናኑ፣ ሀሳባቸው እንዲለዋወጡ፣ በተለይ በዚህ አዲስ አመት ላይ አዲስ አመትን በጋራ እንዲያከብሩ ነው። ብንከስርም እንኳን የምናዝንበት ሁኔታ የለም እኛ ጋር እና በጣም ነው ደስ የሚለው አመሰግናለሁ
1: አውና በሄያው እንግዲህ ለአመት ሙሉ ለሬዲዮ ነው ምንድን ነው
0: ስራ ማስካሄጃ
1: የሚሆን ገንዘብ ነው በቂ ነው ካለፉት አመታቶች ይልቅ ይቀነሰ ነው እና ያው አንተም እንዳልከው ትንሽ የሰው ጉልበት ያንሰናል
0: በጣም
1: በስነ ስርዓቱ ለመስራትና ጥሩ ውጤት ለማግኘት ለወደፊት ጥሩ ጉልበት ያስፈልጋል የሚረዳ ሰው ያስፈልጋል እስከ መጨረሻው ድረስ ተቀምጦ አገልግሎት መስጠት የሚችል ሰው መኖር አለበት
0: በጣም ጥሩ እናመሰግናለን ሉልሰገድ እንግዲህ እንግዳችን ሊደርስ ነው ከእንግዳችንን ካሰናበትን በኋላ አንድ ሙዚቃ ጋብዘንና በመሃሉ እንግዳችን ጋር ደውላለሁ ከዛ በኋላ ደግሞ የቀሩትን ውይይቶች እናገራለን ከእንግዳችን ጋር ከጨረስን አንድ ሙዚቃ ጋብዛችሁ

0: ምን አዲስ ነገር አለ ለንደን አካባቢ ያገራችን ብዙ ብዙ ብዙ ነገሮች አሉ ዛሬ በተቻለ መጠን ጊዜ ወስደን ለመወያየት እንሞክራለን አንድ 40 ደቂቃ ያህል እንኳን ይኖረናል ጊዜ ብለን ተስፋ እናደርጋለን ምን አለ ግን እናንተ ጋር ለንደን እንዴት ነው
1: ለንደን ያው እንግዲህ እንደምታውቀው ነው የአይደፈሬ ከተማ ነው የብልጽግናን ሰዎች በተገኙበት ያሯሩጣል እንዲሁም ደግሞ ለፋኖ በከፍተኛ መንገድ ድምጽ ይሆናል እንዲሁም የተለያዩ የገቢ ማሰባሰቢያዎችን በማህበራት አማካይነት እንዲሁም በግብራኤል የለንደን የዩኬ ግብራኤል አለ በግብራኤል አማካይነት ማህበራት ገንዘብ አሰባስቦ እንዲሁም ለተጎዱ ወገኖች እንዲሁም ለፋኖ አጠቃላይ እርዳታውን ያደርጋል ለንደን ጥሩ እንቅስቃሴ ነው ያለው ለንደን
0: በጣም ጥሩ እኛም እየተመለከት ነው በየጊዜው እና ያለን እየወጣችሁ የተለያዩ መንግስታትን በተለይ አብይን የሚረዱትን እንደነ United Arab Emirates አይነቶቹን እንደምታስጨንቁ እና ያለን እጅግ የሚደነቅ ነው በርቱበት ሌሎቻችንም ያን ትምርት እንደምንወስድ አንድ ቀን ያ ወደኛም እንደመጣ ባለሙሉ ተስፋ ነን ስዊድን እንኳን ድሮ እጅግ በጣም የታወቀ ነበር በዚህ በንቅናቄው አሁን ትንሽ ደከም ብሏል ግን እንደገና አሁን ይነሳል የሚል ስሜት አለኝ ነም ብዙዎችም እንደዚህ ይላሉ ሁኔታዎች እየተለዋወጡ ነው እዚህ መሰባሰብ ጀምሯል አዲስ እንዴት ታየዋለህ በዚህን ጀምር የሰሞኑን የኢትዮጵያን ሁኔታ እንዴት ታየዋለህ በጎሪጥ እንዳትለኝ በጎሪጥ ነው ማየው ብሏል ማን ነው እሱ አንዱ ሲቀልድ እንዴት ነው የምታየው
1: አክቹአሊ ጥሩ ነው ምንድነው የአብይ አህመድ ስርዓት የመጨረሻው ምዕራፍ ላይ ስለሆነ እንግዲህ ያው የተለከፈው ውሻ እንደምታየው ብዙዎችን ይጎዳል እንግዲህ እንዳይጎዳ ጥንቃቄ ማድረግ ነው እንጂ ኦሬዲ የአብይ አህመድ ስርዓት ተነቃንቆ ጥርሱ ወላልቋል አትሊስት ትንሽ ነው የሚቀረው ያው በተለያየ የምታያቸው መግዛት አይደለም አድሮ አዲስ አበባ ነበር የቀረው አዲስ አበባ ላይ ሆኖ ትንሽ ያው ይዞር ነበር አዲስ አበባ ላይ ሆኖ ትንሽ ፍሪደም ነበረው አሁን የአዲስ አበባ ፍሪደሙም ተነጥቋል በየቦታው እየደነገጠ ነው ያለው እንደው የሆነ ጩኸት እንኳን በሰማ ቁጥር መሬት ውስጥ የሚገባ ይመስለኛል በተለይ ሰሞኑን በሚፈጠሩት የድሮን በየቦታው የሚደረጉ ጥቃቶች አገዛዙም ያገዛዙ ኮሊኮችም የነበረቻቸው መደበቂያ አዲስ አበባም ራሱ የድንጋጤ ማዕበልና እሳት ሆኖባቸዋል እና ይሄ የሚያሳየው ያው የመጨረሻ ምዕራፍ እንደሆነ ነው በጣም ስልህ አነቃቂ ነው እንግዲህ በኢትዮጵያ አቆጣጠር 2019 መልካም ነገር እናያለን ብዬ ገምታለሁ ወንድም አህመድ
0: ግን አንድ ነገር አለ ቅድም አንተም ትናገር ያበደው ውሻ ወይንም ደግሞ የተለከፈው ውሻ ሁሉን ነገር ይለክፋል ብለሃል ያ ደግሞ አደገኛ ነው ያበደው ውሻ ሁሉን ነገር የሚለክፍ መሆኑን እናቃለን አብይም እንደዛው አሁን ጎረቤቶቹም በሙሉ አክቹአሊ ዳይሬክትሊ ኬንያን ካልሆነ በስተቀር ኬንያም ላይ ስትራቴጂካል የሆነ ጥያቄ አላቸው ኦሮሙማዎች የኬንያን ሰሜኑን ክፍል እንወስዳለን የሚል እንትን አላቸው ኬንያውኖችም እውነት ለመናገር በዚህ ጥያቄ በጥንቃቄ እየተከታተሉ ነው እስከማቀው ድረስ ፕሮፌሰሮች ውይይት ላይ ተካፍዬ አዳምጫለሁ ምን እንደሚሉ ምክንያቱም ኦሮሙማ ይላሉ የእነሱ ስብሰባ ላይ ሳዳምጥ ምንድነው ሽምጥ ሸለቆውን ከታች ጀምሮ በጠቅላላው እስከ ቀይ ባህር ድረስ የኛ ነው የሚል እንትን አለው ይሄ ሄጀሞኒ እንትን አለው ብለው ሲከሱ አዳምጫለሁ እና ኦሬዲ ከኬንያ በስተቀር እንዳልኩት ዳይሬክት ያልሆነ ከሶማሌ ከግብጽ ነው ከሱዳን ከኤርትራ እንግዲህ እነዚህ ናቸው የኛ ቅርብ ጎረቤቶቻችን ግብጽም ደግሞ አሁን በቅርብ ርቀት እንትን አለ ጥንቃቄ ያስፈልግም ወይ አይጎዳም ወይ እንዲህ አይነት ውሻ አደጋ ያደርስም ወይ
1: ጥሩ ነው ግን ምንድነው ይሄ የኛ የሚለው ጉዳይ አሁን ጎማው እየተነፈሰ ሰሞኑን አዲስ ሙዚቃ ጀምረዋል ድንገት ሰምተ ከሆነ
0: ሰምቻለሁ አዲስ

0: ልሳብዲሳ አሁን ትንሽ የመተንፈስ ጉዳይና የጋራ ነው የማለት ያው እንደምታውቀው ነው የፖለቲካ የነሱ ፖለቲካ የውር ምንድን ነው ድንብስ በቃ በጨለማ የመጓዝ ያክል ነው ፖለቲካቸውና እንዲያው ህዝቡን የማታለል እንትኑ አልቋል። ስለ አብ እስራኤል አብቅቷል እና ያበቃ ጉዳይ ነው። እንደገና ለማታለል ያው አንድ ላይ ነን ምናምን የሚል አዳዲስ ሙዚቃዎችን ጀምረዋል። እንኳን ጎረቤት ሀገሮች ሊሄዱ አይደለም እዚሁ አዲስ አበባ ላይ የተቀመጡትን እንኳን ከእጃቸው እያጡት እንደሆነ ምስክርነት ነው። እንግዲህ ሰማዩም የኛ ምድሩም የኛ ሁሉም የኛ ምናምን ብለው ነበር። እንግዲህ ያው የእግዚአብሔሩንም ራሱ እግዚአብሔሩንም በእስልምናውም ያላህንም ሁሉንም በቃ የኛ አይነት ነገር የሚል አባዜያቸው እነ ይልማ መርዳሳ ተደብቀው ነው ያሉት። አሁን እነ ብርሃኑ ጁላ ድምፃቸው ሁሉ ጠፍቷል እና አሁን እስትንፋሳቸው እስከምትቆም ነው የሚጠበቀው። ሌላው ያው የተለከፈ ውሻ እንዳይነክስህ ምን ማድረግ አለብን፣ ምን ጥንቃቄ ማድረግ አለብን የሚባለው እጅህን አጣጥፈ ቁጭ ማለት አይደለም። እጅህን አጣጥፈ ቁጭ ካልክ ያው ውሻ መጥተው ነክሶ ያው ያዳርሰሃል፣ አንተም ወደ ግባተ መሬት ትሄዳለህ። ግን ይሄ የተለከፈ ውሻ እንዳይነክስህ ኦልሬዲ ያው መሞት ነው እንደምታየው። የተለከፈ ውሻ መጨረሻው ሞት ስለሆነ ግባተ መሬቱን ለማፋጠን ሁሉም በጋራ ሆኖ መነሳት አለበት። አንዱን አንዱን መጠበቅ አይደለም፣ ይመጣሉ ይሄዳሉ እያልክ ቁጭ ብለህ መጠበቅ ሳይሆን አንተም ራሱ የትግሉ ተካፋይ ከሆንክ በቀላሉ ማስወገድ ይቻላል ብዬ ነው ማስበው። ወንድማለ
1: አዲስ አሁን ስትናገር ሁሉም የአቅሙን በጋራ ሆኖ ወዘተ ብለሃል። ይሄ ጋራ በጋራ መስራትን በተመለከተ ሰሞኑን ለውጥ ከታየው አንዱ ከዚህ በፊት ጠላት፣ ኃይለኛ ጠላት የነበሩ ድርጅቶች አሁን በጋራ ለጋራ አላማዎች ይሄ ስትራቴጂካል ግብ ላይሆን ይችላል፣ የመጨረሻ ግባቸው ላይሆን ይችላል፣ ግን ታክቲካል የሆነ አሊያንስ ፈጥረው ጥምረትም አይደለም ትብብር ነው እንደዚህ ነው የሚባለው። ሁሉም የራሱን ይዞ ግን በጋራ የሚስማሙባቸው ነገሮች ላይ ለመስራት ተስማምተዋል። ይሄንን አንዳንዶቻችን አይ ጥሩ ነው ስንል ምክንያቱም አትሊስት የህዝቡን ሰቆቃ በተወሰነች ደረጃ ሊቀንስ ይችላል። ሁለተኛው እርስ በርስ ይሄ ሆሪዞንታል የሆነ ግድያና መታኮስ ሳይሆን ቨርቲካሊ ከላይ ያለውን የምታተኩርበት ይሆናል። ከጎን እንዳንተው የተቸገረውን ቨርቲካሊ ላይ ያለውን የሚዋጋውን ከምትወጋ ለጊዜው ከአንተ ጋር ተመሳሳይ ችግር ያለውን በጋራ ሆነህ ለጊዜው ማጥፋቱ ጥሩ ነው ያንን ለመስራት የሚል አመለካከት ያለን አለን። ምንም እንኳን የመጨረሻው ጎል ነው ብለን ባንልም፣ አንዳንዶቹ ደግሞ በፍጹም ሊሆን አይችልም፣ እንዴት ይደረጋል? ከዚህ በፊት አያት ቅድመ አያቶቻችንን ወይም አባት እናቶቻችንን የገደሉትን ዛሬ እኛንና ልጆቻችንን የሚገድለውን ትተን እዛ ላይ እናተኩር የሚሉም አሉ። አያስፈልግም ይሄ ትብብር። እንዴት ታየዋለህ አዲስ?
0: እንግዲህ በብዙ መንገድ ነው ማየው። አንደኛ አሁን የአማራ ፋኖ ያለበት ቁመናን መገምገም ያስፈልጋል። ምክንያቱም የአማራ ፋኖ ቁመና ከበፊቱ ላይ ነው ወይ ያለው ወይስ የሌሎቹ ቁመናና የአማራን ፋኖ ቁመናን መገምገም የማይችል የፖለቲካ አካሄድ ከሆነ በእርግጥ ብዙ ነገሮችን በጭፍን ለመቃወም እንችላለን። ነገር ግን ፋኖ አሁን ጠንካራ መዋቅር ያለው ነው። የአማራ ማህበረሰብም ጠንካራ የሰለጠነ የታጠቀ አገዛዙን ብርክ ብርክ ያሰኘ በብዛት ቁጥር ያለው የፋኖ ታጋዮችን ፈጥሯል። ከአሁን በኋላ የማይደፈር ማህበረሰብ ነው። ማንም መቶ ልጋልብ ወይንም ጋልቤህ ልድረስ የሚል ኮርቻ መሆን የሚችል የፋኖ እንትን መዋቅር ያለ አይመስለኝም። ይህን እንዳለ ሆኖ ይሄ ጥምረት ወይንም በጋራ የመታገል የሚለውን እንደ ስትራቴጂ በአንድ በተለያየ አንግል አየዋለሁ። በመጀመሪያ ፋኖ በአማራ ማህበረሰብ ላይ እንዳለ 11ዱን ኦሮሞማ እዝ ሰራዊት አማራ ክልል ገብቶ ነበር ሲጨፈጭፍ ሲገል የሚውለውና ይሄ አሁን ተበትኗል። ምንድነው የስትራቴጂ ስናየው ወደ ሌላ አካባቢ ተበትኖ ሄዷል እና ለአማራ ፈይፋን ነው በስትራቴጂ ስታየው በጣም ትልቅ አቺቭመንት ነው። እንግዲህ ወደ ትግራይ የገባውን አይተሃል መቼም አማራ ክልል ነው የነበረ ያ ሁሉና ተስቦ ወደዛ ገብቷል። አሁን ምንድን ነው የጊዜያዊ ደስታ የሚፈነጩት ትተን የኦሮሞማ ውታፍ ነቃዮች ሚዲያዎችን ትተን አሁን ተቆርጦ ያለው ሰራዊት መውጫው የት ነው ነው? ምክንያቱም አሁን እፎይታ አግኝቷል። ኢቭን እንኳን የአማራ በዚህ ጥምረት የአማራ የፋኖንትን ትግል ብዙ ፎይታ አግኝቷል። ብዙ መዋቅሮችንም ብዙ ቦታዎችንም ስትራቴጂ ቦታዎችን እየያዘ ነው። ስትራቴጂ ቦታ ነቅሎ ነው ያው እንግዲህ አስፋልትን ተከትሎ ወደ መቀሌ አብዛኛው የተመመው። ወደ መቀሌ ሲሄድ ደግሞ እንግዲህ ካለፈውም አልተማሩም። አንደኛ ምንድን ነው ማህበረሰብ ያልደገፈው ምክንያቱም ህዝብ ያልደገፈው ሰራዊት የት ሊገባ ይችላል? ባለፈው ያለፈውን ስናይ በትግራይ ጋር በነበረው ጦርነት ስናይ አማራ ጠላና እንጀራ ከዛ ሲፈረጥ ጠላና እንጀራ እየተቀበለ እያበላ ነበር፣ እርጎ ሁሉ እያበላ ነበር ሲቀበለው ነበር። ያን ማህበረሰብ ነው መውጋት የጀመረው ተመልሶ እና አሁን ያ ተቀይሯል። ተመልሶ ቢመጣ ምን ሊገጥመው እንደሚችል እሳት ነው ያለው። የአማራ መሬት እሳት ነው ከአሁን በኋላ እና ፈርጥቶ ወደዚያ የገባው ፈርጥቶ መመለስ የለም። ያለው አማራጭ እጅ መስጠት ነው። ስለዚህ ይሄ ጥምሩ አንድ ፖዚቲቭ ሳይድ ይመስለኛል እኔ እንደኔ። ሌላው አንድ ማየት ያለብን ነገር አለ። በነጌታቸው ረዳ የተዋቀረው የአብይ ጡጦ ጠቢዎች ያው ከትግራይ ማህበረሰብ የወጣን የሚሉ የሰላም ወታደሮች ና የሚሉት ና የሚሏቸው አሉ እና
1: ትግራይ ፒስ ፎርስ ይባላሉ።
0: ትግራይ ፒስ ፎርስ እነሱ አሁን የፈጠሩት አለ። እንግዲህ አንተ ለህዝብህ ያልሆነ ይሄ ከማህበረሰቡ ወጥቶ የራሱን ማህበረሰብ ሊወጋ ይሄደ ባንዳ ያደራጀው ምንድን ነው? የአማራን መሬት ራሱ ለነኚህ ሰዎች ለማስረከብ ነው። በአሁን የተፈጠረውን ራያ ላይ የተፈጠረውን አይተሃል። እኛንን የምናስተዳድረው የሚል መዋቅር ነው ያመጡት እና
1: ሰምቻለሁ። ጭራሽ ተዋግተዋል ከራያ አስከባሪ። አዎ ትክክል።
0: እና የትኛው ነው የሚሻለው? አንደኛ ኦቪየስ አሁንም የወልቃይትንም ራሱ የተራ ጉዳይ ነው እንጂ በነጌታቸው ረዳ የማስረከብ እቅድና ፕላኑ እንዳለ ነው። ምክንያቱም ጌታቸው ረዳ የእሱ ፑፔት አሻንጉሊት ነው፣ እንደፈለገ ጥባ ጥቤ የሚጫወትበት ፑፔት ስለሆነ ያንንም ለማስረከብ አብይ ችግር የለበትም። እና የትኛው ነው የሚሻለው ነው አሁን ምንድነው? በአብይ እየገደለን እያረደን ያለ እንደ ጭራቅ ሰሜኑ መጣብህ እያለ ለማህበረሰብ ለአንድ ማህበረሰብ ሰሜኑ መጣብህ ሀገራችን እንዳለው ነው ሁሉ ከዳር እስከ ዳር ከደቡብ እስከ ምስራቅ ከምስራቅ እስከ ሰሜን ባለው ምዕራብ ድረስ ያለው ሀገራችን እንዳለው ነው ሁሉ ሰሜን መጣብህ እያለ የሚሰብክ ጭራቅን መታገልና መግደል እና ማስወገድና የጋራን ችግርን መፍታት ነው የሚሻለው ወይንስ ጭራቁ እያደራጀ የሚመጣውን ሁሉ ተቀብለን እሱ እንዲያሸንፍ መንገድ? አንዳንዴ መለየት አለ። ፕሮፓጋንዳም እኮ ብዙ ነገሮች አሉ። አሁን በውጭ ያሉ እነማን ናቸው የሚጮሁት የሚለውን ራሱ በጥያቄ ምልክት ውስጥ አስገባዋለሁ። እና አንዳንዴ ብልጽግና ናቸው ወይስ ምንድን ናቸው እስከ ማለት ያደርሰኛል። እና የራስህን ወገን ባካፕ ወይንም የጀርባ አጥንት መሆን ያለብህ እንጂ ከአገዛዙ ጋር ለአገዛዙ የሚጠቅሙ ነገሮችን ማድረግ ያለብን አይመስለኝም። ስለዚህ እየመጣብን ያለው ጉዳይ ከአብይ የበለጠ በኢትዮጵያ አጥፊ ገዳይ ሰውን አራጅ ያለ አይመስለኝም። ህዋት ኦቤስ በነበረው በ27 ዓመት እናውቀዋለን። ነገር ግን በዛ ቁመናው ነው ወይ አሁን ያለው ማለት ነው አሁን ያለው በዛ ቁመና እንደውም ያማራ ፋኑ ነው እንደውም አትሊስ ሊታደገዋል የሚባል እንጂ ህዋት ይታደገዋል በየትኛው አሁን ያቅም ጉዳይም አለና አቅማችን ገንብተናል ብዙ ነገሮች አሉ ቀላል አይደለም በአራቱ ማዕዘናት በሸዋ በወሎ ጎንደር ጎጃም ያለ ታጋይ ቀላል አይደለም ለሌላ ሊገዛ አፍሪካን ራስ ነፃ ማውጣት የሚችል ሰራዊት ነው የተገነባውና አንዳንዴ ራሳችን ማቅለል የለብንም ራሳችንም በትንሽ እንትን ተሸናፊ ማድረግ የለብንምና ኮንፊደንስን ያጡ ሰዎች ይጮሃሉ ኮንፊደንስ ያላቸው ሰዎች ግን እኔ ምንም አይመስለኝም በዚህ በተመርቱ ባለው ጉዳይ ላይ
1: የሚገርም ነገር አሁን ያነሳው አንድ ነጥብ አለ ፋኖ በአሁኑ ጊዜ ሃያል ነው ለአካባቢው ከዚህ በፊት የነበረበት ሁኔታ ላይ አይደለም ያሁኑን ደግሞ የሰሜኑን ወደ ትግራይ የሄደውን በተመለከተ ለፋኖ እንደውም ከዛ ተነቅሎ ስለሄደ ቀሎታል ብለህ ነበር ለዚህ ለኔም አንድ ማስረጃ የሆነኝ ሰሞኑን ስከታተል ዛሬ ተዋቱን ስከታተል በጣም እጅግ በጣም ቁልፍ የሆኑ የአብይን የሚሊተሪ ዋሻዎች ወይንም ደግሞ መደበቂያዎች ስንት አመት የሰሩትን ሁሉ ሰባብረው በቁጥጥር ስር አድርገዋል ብዙ ከተማዎች ብዙ አውራጃዎች ብዙ ወረዳዎች በቁጥጥር ስር አድርገዋል በብዙ መቶ የሚቆጠሩ ምንድን ነው በምርኮኛ ይዘው ሲያሳዩ ነበረ ለአጃንስ ፍራንስ ፕሬስ ለተለያዩ እንትኖች አዲስ ይሄ የፋኖ በእከደከ ወይንም ደግሞ ምንድን ነው የሚባለው ቆመ ጠብቀኝ ነው የሚባለው የድሮ መሳሪያ በሱ ጀምሯል የተባለ ኃይል እንዴት ተቋቁሞ እዚህ ደረጃ ደረሰ ምንድን ነው ተአምሩ ምን አለ መቼም አንተ እዛ ውስጥ ጦር ሜዳ ውስጥ አይደለም ግን ኢንፎርሜሽኑ ይደርሳል ታውቃለህ እንደው ግምት ምንድን ነው እንደዚህ ያጠነከራቸው እዚህ ደረጃ የደረሱበት ምክንያት ምንድን ነው ከበቀላሉ ድሮ ያጠፋቸዋል ተብሎ የተገመቱት አሁን የፈለገውን ኃይል ምንድን ነው እሱ ጀት ቢልክ ይሄ እንትኑን ቢልክ ምኑም አልሆነለትም ምንድን ነው እንዲህ ያጠነከራቸው ፋኖችን
0: አይ ጥሩ ጥያቄ ነው አንደኛ ምን መሰለህ ለህልውና የሚታገልና ለመግዛት የሚታገል አንድ አይደለም ለመኖር ነው የሚታገለው ያ ከዛ ማህበረሰብ የወጣ የፋኖ ስነ ምግባር ወይንም የፋኖ አጠቃላይ ቁመና ለመኖር የህልውና ጉዳይ ነው የህልውና ጉዳይ አንግቦ የሚታገልና እገዛሃለው ወይንም ረግጠሃለው ወይንም ደግሞ ቀበቶህን እፈታለው ብሎ በትቢት የመጣ አንድ አይደለም ሌላው በአይኑ እያየ ነው ያለው ሚስቱ እየተነጠቀ ነው ያለው ቤተሰቡ እየተነጠቀ ነው ያለው ፊት ለፊት እየተረሸነ ነው ያለው ያን ስታይ በቃ ርህራሄ የሌለው አውሬ ሲመጣ አንተ ያለህ አማራጭ ምንድን ነው ራስን መከላከል ነው ከሚመጣብህ ጥፋት አገዛዙ ያልተረዳው ምንድን ነው የአካባቢውን ህዝብ ያጠና አልመሰለኝም ምክንያቱም ምንድን ነው በቀላሉ መሳሪያ ያላቸውም እንዴ በዱላ ነው እኮ መሳሪያ የሚቀማ የአማራ ይፋን ነው በአብዛኛውን አይተሃል በዱላ ነበር ቆርቆሮ ይዞ ቆርቆሮ ይዞ ቆርቆሮን በዱላ እየመታ ጥይት እየመሰለው ጠበንጃውን እየጣለ ሲሄድ ነው እየተረከበው እዚህ ደረጃ ላይ ደርሰው እና ሁለተኛ ደግሞ መልክዓ ምድሩ ነው ያለ አሁን አንዳንዴ ኦሮሞማ ያልተገነዘቡት ምንድን ነው ፈረንሳይ አሰለጠነው ራሻ አሰለጠነው ኤምሬት አሰለጠነው ከአየር ላይ ወረደ ጀበና ሰበረ ብርጭቆ ሰበረ የሚባል አየር ወለድ ወይንም ይመጣል እና ያ አይደለም ያ ሳይሆን መልክዓ ምድሩ ያመቻል ወይ ለዛ ነው ያመቻል ወይ የሚሄድበት እሳት ነው አንደኛ አይደለም በአሁን በሰለጠነ ቴክኖሎጂ ባለበት አይደለም ባልሰለጠነው ጊዜ እነ በላይ ዘለቀ ትንሽ ሆኖ ገብተው ነው ጣሊያንን መከራውን ያሳዩት እና መልክዓ ምድሩ አይመችም በጭራሽ እሳት ነው ለጠላት እሳት ሆኖ ነው የሚበላው እና የህልውና ጉዳይ ስለሆነ ይህን የህልውና ጉዳይ ላይ ደግሞ ብትኖርም ለመገዛትም እኮ አይቻልም አሁን በጣም አስቸጋሪው ምንድን ነው ግዙን ብትላቸው በሰላም ግዙን ብትላቸው እኮ በሰላም አይገዙም ነኝ ሰዎች እየገደል እንግዛ ነው የሚሉት እየገደል እንግዛ የሚለው ደግሞ ምንድነው ማድረግ የምችለው እሾክ እግርህን ወቅቶህ ዝም ብለህ ትራመዳለህ እሾኩን ለማውጣት ነው አጥረት የምታደርገው በፈለከው ነገር ሆኖ እሾኩን ታወጣለህና እነኚህ ሰዎች መንቀል ነው ያለብን እና የህሉና ጉዳይ ስለሆነ ያ ህሉና ደግሞ ያየ ሆኖ እየተነከረ እንደብረት እየጋለ እንደወርቅ እየሆነ ነው የመጣው ፋኖ ትግልና ህሉና ነው በህሉና ከመጣ የአማራ ማህበረሰብ ታውቀዋል ሁሉም ፋኖ ነው አካባቢውም ፋኖ ነው መሬቱም ፋኖ ነው መልካ ምድሩም ፋኖ ነው ህዝቡም ፋኖ ነው ማሸነፍ አይቻልም ከገባህም ደግሞ መውጣት አትችልም ይሄን ግን የተረዳው አይመስለኝም አሁን ያለው አገዛዝ እና የህልውና ጉዳይ ትግል ስለሆነ ነው እንደዚህ ተነከሩት
1: አዲስ አሁን ስትናገር ሳዳምጥህ ህብረተሰቡን አላወቀውም መልካ ምድሩም የሚመች አይደለም ህብረተሰቡንም አላወቀውም ስትል ሰማሁ በነገራችን ላይ ይሄን ስትል አንድ ቪዲዮ ሰሞኑን በጣም ያስለቀሰኝ ቪዲዮ ነበር እኔ እንጃ አይተው እንደሆነ አላቅም በጣም ጉስቁል ያለች ያማራ ሴት ነች ጉስቁል ያለች ጸጉሯን ሁሉ ተላይታለች በቃ ልጆቿ በሙሉ ተገለው ልብሷም በቃ በጣም ቆሽሾ በቃ ሚስኪን የኔ ቤት ሚስኪን ጉስቁል ያለች ነች ኢንተርቪውስ እዛው ጎጆዋ ፊት ለፊት ቁጭ ብላ ኢንተርቪው አረጋውታል ፈልገህው ምናልባት ለአድማጮቻችን እዚህ እንትን ውስጥ አለ መሰለኝ ኋላ እናሰማቸዋለሁ ምን ትላለች መሰለ ጭንቅላቷን ይዛ ቁጭ ብላ እንዲ ኩርምት ብላ ቁጭ ብላ እኔ አማራ ነኝ ወልዳለሁ ወንድ ወንዱን ወልዳለሁ ልጆችን ጨረሱ አይደለም ገና ወንድ ወንዱን ወልዳለሁ ዝም ብዬ አልቀመጥም ሴት ነኝ አማራ ነኝ እወልድለታለሁ ገና ወንድ ወንዱን ደጋግማ የምትለው እሱን ነው እና ምንድን ነው እንደዚህ ያበሳጫት ብሎ ጋዜጠኛው እንትን ሲል እንዳለ ልጆቿን በሙሉ ጨርሰውባታል ግን ከእንትን ከማለቷ የተነሳ እንዲሁ አልቀርም እኔ አማራ ሴት ነኝ እወልዳለሁ ወንድ ወንዱን ገና እወልዳለሁ እያለች ትዝታለች ያንን ሳስብና አንተ ያልከውን ስሰማ ህብረተሰቡን አላወቀውም ስትል ያልከውን ስሰማ በጣም ነው እንትን ያለኝ ምክንያቱም ሴትየዋ እንደዛ ሆና ጉስቁል ብላ በንዴት የምትናገረው በቁጭት የምትናገረው ምን ይሻለኛል አይደለም ገና ወልዳለሁ ወንድ ወንዱን ወልደለታለሁ እኔ አማራ ነኝ ወንድ ወንዱን ስቲል ጭንቅላቴ ውስጥ እንትን ይላል አድማጮች ይሄንን ካገኛችሁ ተመልከቱት ዩቲዩብ ላይ ነው ያገኘነው ምናልባት ቴክኒኩ ከፈቀደልን ወደ ኋላ ላይ አሰማቸዋለሁ የሴትዮዋን ምሬት ምርር ብላ ነው የምትናገረው እና እንዳልከው ህዝቡንም ያወቁት አይመስለኝም ምድረ አካባቢውንም በደንብ የተረዱት አይመስለኝም ሆኖም ግን እንደዚህም ሆኖ ይህን ያህል ሀያል መሳሪያ ይዞ ድሮን ይዞ ጀት አሁን ደግሞ በጀት ሁሉ ጀምረዋል ነው የሚባለው እዛው አማራው አካባቢ ግን ያ ተለውጦ አሁን ደግሞ ሰማዩም የኛ ነው ያሉት ቀርቶ በነገራችን ላይ ቅድም ሽመልስ ያልከውን ፊንፊኔ ማለቱን ትቶ አዲስ አበባን አበባ እናደርጋታለን ያለው እኔ ሳዳምጠው አዲስ አበባን አበባ እናደርጋታለን ለህዝቡ እያለ ነበር የሚያወራውና በዚች በአንድ ሳምንት በሁለት ሳምንት ውስጥ ይሄ ጥምረት ነው ትብብር ዋቴቨር ያመጣው ጉድ አስጨንቋቸዋል ወዴት ይሄዳል ይሄ ትብብር እስከ ምን ድረስ ይሄዳል አዲስ
0: ምን መሰለ አሁን እኔ በጣም ከሚገርመኝ መቀሌ የኢትዮጵያ አካል እንዳልሆነ ሁሉ በኢትዮጵያ ስር እንደ እኔ አሁን አንዳንዴ መቀሌ እኮ የአውሮፓ ነው እንዴ ምንድን ነው እስከምል ድረስ መቀሌ ተያዘ ብሎ የሚፈነጨው ታፍነቀይ እኔ አሁን በውጭ ሳይ እኔ ይገርመኛል አንደኛ የጦር ስትራቴጂ አይም ስንት ሺህ ኪሎ ሜትር ርቆ ነው ያለው እኮ ይሄ ሰራዊት ከመሃል ማዘዣው ስንት ሺህ ኪሎ ሜትር ርቆ ነው ያለው ይሄም ደግሞ ከማህበረሰብ ከማይደግፈው ማህበረሰብ ከትግራይም ብቻ አይደለም ከአማራው ከሌላውም ራሱ ኢቭን እንኳን በዚህ በኦሮሚያም ብትመጣም ራሱ ከማይደግፈው ማህበረሰብ ርቆ ነው ያለው ማህበረሰብ ሲደግፍ ነው እኮ አስተዳደር ሊጸና የሚችለው ምን ለጊዜያዊ እንትን ምንድነው አትሊስት እንደው ሰውየው ፕሬዝዳንቱኝ ልሙት ያለ ይመስለኛል አብይ አህመድ ሚሉት የተለከፈ በሽተኛ ይቺን ሰኞ ትምጣና ፕሬዝዳንት አርጋችሁን ከዛ በኋላ ብሞት ይሻለኛል ብሎ ያለ የሌለው ነው። ይሄ ምንድነው የህዝብ ዌቭ እንደ ቻይና በቻይና ጦርነት በነበረው ጊዜ የማዕበል የህዝብ ማዕበል ምስኪን መቼም እንግዲህ በደቡብም በኦሮሚያም ያሉ እናቶች እንግዲህ ልጆቻቸው መጨረሻ ላይ ምን እንደሚሆን አናቅም። የህዝብ ማዕበል ነው ይዞ ወደ ትግራይ የገባውና እያየው ነው እንግዲህ በሶስት በአራት የትግራይ ተወላጆች ነው ዙሪያውን ተከቦ እየተያዘ ያለው ወደ 2000-3000 የሚያዘው እና ምንድን ነው ነው አሁን እነኚህ ሰዎች ሳያቸው እኮ የጊዜያዊ ደስታ ነው። አሁን በጊዜያዊ ምንድን ነው ርቦክ ሆድህ እንትን ሪሊፍ ሲያገኝ ስትጠግብ ትረሰዋለ የራብህን ራብ እና እነኚህ ሰዎችም ያሉበትን የቆሙበትን ይረሳሉ። እና አሁን በትግራይ በመቀሌ መያዝ ጮቤ መርገጥ ምን ይሉታል? አሁን ሰዓት ውስጥ እኮ ነው የገባኸው የተከበብከው እኮ ሰዓት ውስጥ ነው ያለኸው። እና አሁን እንደምታየው ጥምረቱ ያው በበላይነትም ይፋን ነው እንደ በመሬቱ ላይ ነው ያለ እንግዲህ ሸዋ ላይ ነው ያለው። ማን ነው ቀድሞ የሚገባው? እግዚአብሔር ያውቃል። እንግዲህ አማራ የተጠናከረ እንትን እና ብዙ እኔ አሁን ብዙም እንትን አሁን በወያኔ እንዲሆኑ ታዝሎ ይድገባ የሚሉትን ዝባዝንኪ የፖለቲካ ሀሁ ካልሆነ በስተቀር እኔ ፖለቲካ እንደ ፖለቲካ አዋቂ ሰዎች ከሆነ እንደምንሰማው ከሆነ ግን እኔ ራሳችንን አድራጅተን ማዕከላዊ መንግስትን የመገልበጥ ኃይሉም እውቀቱም ጥበቡም አለ። አንዳንዴ መሬት ላይ ያሉትን ወንድሞቻችን ውጭ ሀገር ስለኖርን እኛ እናቃለን ብለን እንመጻደቃለን። ብዙ ምሁራኖች ነው ያሉ ውስጥ ብዙ ብዙ ብዙ ምሁራኖች የዓለምን የፖለቲካ እንትን የተረዱ ጠንቅቀው የሚያውቁ ወታደራዊ ልምድ ያላቸው ወታደራዊ ሳይንስ ያጠኑ ብዙ ሰዎች አሉ እና እነሱን መከተል ነው ያለብን እና ከእነሱ ጋር ያለውን ነገር መስማት ነው ያለብን። ስለዚህ በተቻለ መጠን ይሄ ነፍሰ በላ መንግስት አብይ መንግስት እንዲነቀል መተባበር እንጂ ሌላ ኔጌቲቭ ነገሮችን እየዘራን ጭራሽ ብልጽግናን የሚገነባ ወይም የብልጽግናን ሞራል የሚያድስ ነገር ከመስራት ብንቆጠብ ይሻላል ብዬ ነው የማስበው። እና እንደኔ በለንደን ፋኖ ለረጅም ጊዜ እንደታገልኩት እንዲሁም ደግሞ አሁን በአማራ አንድነት ማህበር በዩናይትድ ኪንግደም በዛ ውስጥ የማህበሩ የበላይ አመራር ሁኜ በማህበሩ ውስጥ አገለግላለሁ። እንዲሁም ደግሞ ግብረ ኃይሎች አሉ፣ በግብረ ኃይሉ ውስጥም አባል ሁኜ ነው የማገለግለው። እና እንደዛ ማደራጀት ነው ያለብን። ማደራጀት መሬት ላይ ያለውን ወገናችንን መርዳት፣ ስትራቴጂ መንደፍ፣ በሀሳብ በሞራል እርዳታ ማድረግ እንጂ ኔጌቲቭ ነገሮችን ከመዝራት በተለይ አማራ ሆኖ መቆጠብ አለበት ብዬ ነው የማስበው። ወንድሜ
1: አዲስ አንስተዋል፣ አሁን ከአንተው ነው የምነሳው። ይሄ በውጭ ያለው እኔ ያውቅልሃለሁ የሚለው እውነት ነው አሉ ብዙ። ምንም ነገር አያደርጉ ቁጭ ብለው ምንም አይነት ኦፕሽን እንኳን አያሳዩህም፣ ምን አማራጭ አለ ብለው እንኳን አይነግሩህም። ዝም ብለው ያጥላላሉ፣ ይሄ እንዲህ ያደርጋል፣ ይሄ አይረባም ምናምን ይላሉ። ምንድን ነው የሀገራችን አባባል? አሻሮ ይዞ ከቆሎ ጠጋ ይላል። ቢያንስ እንኳን አሻሮ ይዟል ከቆሎ የሚጠጋው። እነዚህ ባዶ እጃቸውን እኮ ምንም ነገር የላቸው ምንም፣ ግን ሲያጥላሉ ትሰማለ። አንዳንዶቹ እንደውም አልፈው ተርፈው በፋኖ ስም ፋኖን ሲወቅቱ ትሰማለ። እኔ በአደባባይ ሚዲያ ሰው ስለሆነች አልፈራም አላፍርም፣ እናገራለሁ። ቀለብ የምትባላለች ቀለብ ነው ቀለብ ምናምን እና አፍሪካ ውስጥ ነው የምትኖረው። በየቀኑ ራውንድ ክሎክ 24/7 የምትሰራለች። ፋኖን ደጋፊ ነኝ ነው የምትለው፣ ግን የምታወራው በሙሉ የአብይን መንግስት የሚክብ ነው። ምን ትላለች? በአሁኑ ጊዜ አብይ ምሳሌ ሆነ ምንም አይነት የዲፕሎማሲ እንትን በሙሉ በቁጥጥሩ ስር ነው ትልና ምሳሌ ማንጠቅሳለች። ካታር መግለጫ ወጣለች። ከመንግስ ጎንን ቆማለን ብሎ ይሄ ራሱ የሚያሳፍር ነው። አንድ የውጭ ሀገር መንግስት ያረብ መንግስት በውስጣችን ችግር ዘሎ ገብቶ ከዚህ ጋር ቆማለው ማለቱ እንደ ትልቅ ቢግ ዲል አርጋው ያውም የካታርን ከዛ ቀጥላ ሌሎችን የዩናይትድ አረብ ኤሚራትን እነዚህ እነዚህን ተቅና አሜሪካም ቢሆን በተቃዋሚው ላይ እንትል ያቆም ይችላል ምንድነው እገታ ሊያቆም ይችላል አዝ ኢፍ አሜሪካን በፋኖ ላይ ምንድነው እገታ የሚያደርገው መሳሪያ ፋኖ ከአሜሪካ ይገዛ ገንዘብ አይቀበል እኔ አንዳንድ የሚያቀርቡት እሺ ምንድነው አማራጭሽ እሺ ይሄ ህብረቱ ገደል ይግባ ምንድነው አማራጭሽ የለም ፋኖ ብቻውን ይችላል ይሉሃል ዴ ብቻውን ሲሆን እሺ ይቀጥል ይላሉ ከሌላ ጋር ግን ተባብሬ ሞቴን የህዝቤን ሞት የህዝቤን መጎሳቆል የህዝቤን መሰደድ አሳጥራለሁ ጊዜውን ሲል ለምን ተብሎ ብቻህን ሙት ምንድነው አማራጫችሁ የለም እንዴት ታዋል እንደነዚህ አይነት ሰዎችን ቀለብ ሲዩብ ነው ስሟ ቀለብ ሲዩብ በግልጽ ነው እሷ እንደውም እንከራከራለን ብለውኝ ጠፉ ምን ትላለህ እንደዚህ አይነት ሰዎችን
0: አክቹአሊ እኔ አሁን በሚዲያ ላይ ያሉ ሰዎችን ሪዘርቭ አለኝ ምክንያቱም እኔ አሁን አንደኛ ክሬዲት ለማንም መስጠት አልፈልግም አሁን በትግሩ ላይ ባለው ዙሪያ ላይ ነው እኔ መተንተን የምፈልገው ምክንያቱም ሳውቆም ቢሆን ባለ ሳያውቁ ብዙ ችግሮች ሜስ ይፈጠራል እና ጥንቃቄ መደረግ ያለበትን ማህበረሰቡ ጥንቃቄ ቢያደርግ ጥሩ ነው መስማት ያለበት እና መስማት የሌለበትን የሚመርጥ ይመስለኛል እና አሁን በየቦታው በመጮህ ወይንም አንዳንድ ነገር በማድረግ አብይን ማዳን አይቻልም በኢስቱሌት አሁን የደከመ መንግስት የጥርሱ የወላለቀ መንግስት እሳት ላይ የተቀመጠ መንግስት ነው ያለው እና አዲስ አበባን መቆጣጠር አቅቶት መሄጃ አቶ አሁን በኖርማል ቤቶች መሰለኝ የሚያድረው አብይ አህመድ እንጂ በታዋቂ ቤተ መንግስት አያድርም አይታይምም ራሱ በቃ የተሸለኮለኩ ነው ያሉት እና ይህን የወለቀ መንግስት ነው አሁን ለማዳንም ሆነ ወይንም ደንባን ባለማወቅ የሚደረጉ ነገሮች ብዙ ምን ያልደግፈውም እና ብዙ እንትን ስም ጠቅሼ ለመናገርም ብዙም አንዳንዴ ገጹም ራሱ ያስፈልጋል ምክንያቱም ዳሜጅ ሊያመጣ ይችላል ወይ ብዬ ከሚሄደው ሰው ጋር ነው እንትን ምለው በጣም አንዳንዴ ምን አለ መሰለ በስደት ስትሆን ደስፐሬት የምትሆንባቸው ብዙ ነገሮች አሉ የኢኮኖሚም ጉዳይ አለ
1: የምግብም ጉዳይ አለ ትክክል እሱ ነገር ትክክል ነው ሁሉም አዲስ የአኪል ተረከዝ አለው ይሄን አውቃለሁ ሁሉም የአኪል ተረከዝ
0: እና ማንም ሰው ፋይናንስ ያለው ሰው ይገዛሃል ሆድ መቼም ቀላል አይደለም እና ያን ሆድ ለመሸፈን የሚገዛን ይሄን በሉ ሲባሉ የሚሉ ሰዎች ላይ እኔ ብዙም እንትን አለልም ምክንያቱም ብዙ የሚታወቁ ነገሮችም ስላሉ እሱን ትተነው እንደነኛ አይነት ስለ አቅም ያላቸው ነው አሁን በተለይ እኔ አሁን አቅም ያላቸው ፋይናንስ ያላቸው ትግሉን ይጎዳሉ አይጎድም ብዬ የመመዝናቸው ብዙ ሚዛን ላይ ማስቀምጣቸው አሉ እኔ ትግሉን በማይጎዱ ወይንም ኦዲየንስ የተወሰነ ኦዲየንስ ባላቸው ሰዎች ላይ ብዙ ምንትን አለልም ኮሜንት አልሰጥም እና
1: ጥሩ ሀሳብ
0: እንዲህ አይነት ሰዎች ሳይሆን ጥንቃቄ ማድረግ ያለብን በማህበረሰብ ከፍተኛ ተደማጭነት ያላቸው ተሰሚነት ያላቸው ሳያውቁም ሆነው አንዳንዴ ወይንም በማወቅም ሆነ የሚናገሩትን ግን አትሊስት ታክል ላደርጋቸው ይገባኛል ለምሳሌ እንደ ጆዋራ አይነት ሲናገር ያው የፖለቲካውን ይዘት ነው መረዳት ያለብን እነኚህን ሰዎች በጥንቃቄና አትሊስት በማጋለጥ ብንሄድና አትሊስት መርዛቸውን እንዳይረጩ ጥንቃቄ ማድረግ ይገባናል እንደ ጆዋራ አይነት ነው አትሊስት ትግሉን እንትን ሊሉ የሚችሉ ምክንያቱም ከነጀዋር ተቃዋሚ መስለው ከውስጥም የተወሰነ ግንኙነት አድርገው የፋኖ እንትን ባዶ መስሏቸዋል እና አሁን የጭንብላቸውን ገልጠው ብልጽግና የብልጽግናን ካባ ለብሰው እየመጡ ነው ያሉት እና እንደነኚህ ከሞ ያሉትን ነው አትሊስት መታገል ያለብን በተረፈ እኔ አቅም ያስፈልጋል አትሊስት ይሄ ተሰሚነት ይኖረዋል ወይ ምን ሲግኒፊካንት አለው ምን ለውጥ ሊያመጣ ይችላል ከሚለው ጋር ነው ተያይዤ የሚሄደውና ሲግኒፊካንት ከሌለው ሰው ጋር እንትን አለን ኮሜንት ማልሰጥ
1: ጥሩ አመለካከት ነው ጥሩ አመለካከት ነው አዲስ በነገራችን ላይ ጃዋር እኮ አሁን አውትራይት ይሄን መንግስት እንደ መቃወሙን አቁሞ በአደባባይ ያለው ምንድን ነው ከጃችን አይወጣም ሁሉም በእኛ ቁጥጥር ስር ነው ያለው በኦሮሞ ቁጥጥር ስር ነው ያለው ማለት ጀምሯል ስለዚህ እሱም ጭምብሉን እንዳልከው አውልቆ መታየት ጀምሯልና በተለይ የፋኖን ኃይል ይከፋፍለዋል የሚል እንትን አይኖረኝም በነገራችን ላይ የዚህ የድሮንና የአየሩ ምንድን ነው ሰማዩ የእኛ ብቻ ነውን በተመለከተ ምናልባት ሰምተህ እንደሆነ ምን ኮሜንት ሰጣለህ ኢቢሲ ኢትዮጵያን ብሮድካስቲንግ ኮርፖሬሽን እንትኑን ምንድን ነው ጽፈት ቤቱን ቀይሯል መስሪያ ቤቱን ቀይሯል በዚህ በድሮኑ ምክንያት ይህን ዜና ሰምተሃል
0: ምንድን ነው አንዳንዴ ምሳሌ አለ ድስት ስትጥድ ወጥ የሚያጣፍጡትን ነገሮችን ማቅረብ እንጂ አይ ይሄኛው ሰዓት ስላልሆነ ብለ ድስቱን ወደ ሌላ ብትወስደው ያው ነው ማይጣፍጥ ከሆነ አይጣፍጥም የዚህ የስርዓቱን ቢሆንም ከቦታ ቦታ ቢያንቀሳቀስ ያለቀ ጉዳይ ነው ለመሰለ አንደኛ ማህበረሰብን ካልያዝክ
1: ያጋልጥሃል
0: ራሱ ከኦሮሞው ስለ ኦቪየስ ሁሉ ኦሮሞ ደልቶት ይኖራል ማለት አይደለም ብዙ የተከፋ ብዙ ችግር የደረሰበት ብዙ የሚንገላታ ልጆቹ የታሰሩ ብዙ ነገሮች አሉ እና እነኝ እሱ አብረቸው ካሉ ሰዎች ናቸው ኢንፎርሜሽን ሁሉ ሊክ የሚያደርገው እኔ ብዙ የምናውቃቸው አሉ እኮ ከኦሮሞ ያሉ ልጆች ይሄን ስርዓት አደገኛ ነው ይሄ ስርዓት በእኛ ስም እየነገደ ነው ይሄ ስርዓት ወደፊት ኦሮሞ ተዘዋውሮ በየትም አካባቢ እንዳይሰራ አንገታችን ቀና አድርገን እንዳንሄድ እየሰራ ያለ ስርዓት ስለሆነ በጋራ ሁነን ማስወገድ ካልቻል እንደ ኦሮሞ ኦሮምኛ አይደለም እንደ ኦሮሞ ቀና ብለን የምንሄድበት መንገድ የለም እያሉ አሁን ውስጥ ለውስጥ እየሰሩ ያሉት የኦሮሞ ልጆች ናቸው ብዙዎቹን ማየት ይችላሉ ዶክተር ማኖ
1: ሚልኬሳ
0: እንደነሱ አይነት አሁን በግልጽ እየመጡ እያጋለጡ ነው ያለው እነኝህን ሁሉ ሳፖርት ማድረግ አለብን ከውስጥ ራሱ ካገዛዙ ከሰራዊቱ ራሱ ካገዛዙ የበላይ አካላቶች ሁሉ አካሄዱን ሁሉ ስለሚያውቁ ይህን ስትራቴጂ ነ እንዲያውም አሁን የመቀሌውን ስትራቴጂ ሆን ብለው የራሱ ሰዎች የፈጠሩት ይመስለኛል እና ሽንፈቱን ነው እንትን እያሉላት ያለ እና አሁን የትም ይደብቀው ከእናቱም ቀሚስ ይውሰደው የትም አያመልጥም ቤትም ሊወስደው የሚችልበት መንገድ የለም በየሄደበት ይደበደባል በየሄደበት ችግር ውስጥ ይገባል እና አንዳንዴ የምትይዘው ማህበረሰብም ያስፈልጋል ይሄ ትንሽ ባንች ኦፍ ግሩፕ ኦፍ የኦሮሞ የተወሰኑትን ይዞ እና የትም ሊደርስ የሚችልበት መንገድ ያለ አይመስለኝም በማህበረሰብ መወደድ መቻል አለብን ህዝቡ ሊደግፍ ያስፈልጋል እኔ አብይ አህመድ እኮ ሲናገር አሁን እናቶች ነጠላቸውን ከጆሯቸው ላይ ያር እንዳንሰማው እንዳናየው የሚል ማህበረሰብ ነው የተፈጠረ እና በቃ እሱን መስማት እንደ ቫይረስ ነው የተቆጠረበትን ማህበረሰብ የተፈጠረው ስለዚህ የትም ይደብቀው የትም መውጣቱ አይቀርም ፋኖ መሬት ላይ ፋኖ አዲስ አበባ ነው ያለው ሁሉም ጥምረቱም ሁሉም አዲስ አበባ ነው ያለው አሁን አልገባቸውም እንጂ አዲስ አበባ ነው ያለው አዲስ አበባ ነው ያሉት ስማትር ኦፍ ታይም እና ቀንና ወቅት ነው የሚጠበቀው ያው አትሊስት አካባቢው ወይንም ከተማውም ጉዳት በሌለበት መንገድ እንዴት መደረግ አለበት በሚለው ነው እንጂ ኦልሬዲ መሀል ከተማ እኮ ነው ያለ ትግሉ እኮ አልቋል አሁን እኮ ትግሉ ዳር ዳር መስሎታል አሁን አዲስ አበባ ነው ያለው ትግሉ አሁን አዲስ አበባ ገብቷል
1: አዲስ እነሱም ይሄን ነገር በበለጠ ተረድተውታል አንዳንድ የሚናገሩት አዲስ አበባ ገብቷል አዲስ አበባ በዚህ አዲስ አበባ በዛ ቁም ስሩን ያሳዩት ነው አሁን ድሮኑ ደበደበ የተባለ ጊዜ ምንድነው ሰዎች ደሁ ላይ ነገሩኝ መንገዱን ዘግተው መኪናዎችን በሙሉ ያስወረዱ ይፈትሹ ነበርአሉ። ሰው ድሮን በመኪና ተይዞ የሚሄድ ይመስል አሎ መኪና ላይ ደብቀው ድሮን የሚያመላልሱ ይመስል ሰዎች አንድ አከባቢ መንገዱን ዘግተው መኪና ይፈትሹ ነበርአሉ። እስከዚህ ጭንቀት ላይ ናቸው። ለማንኛውም አዲስ እንግዲህ ቆንጆ ውይይት አርገናል። መጨረሻ ላይ አንድ የተለያዩ ሃይፖቴሲሶች አሉ የዚህ የመቀሌውን መያዝ በተመለከተ። አንዳንዶቹ የሚሉት ምንድን ነው? አንደኛ አብይ ጀነራሎቹ ራሱ እየተጠራጠሩ እንዴት እንደዚህ ሊሆን ይችላል? እንዴት ዝም ብለው ለቀውን ከአላማጣ ይከብደኝ ከአላማጣ ጀምሮ እስከ መቀሌ ድረስ እንዴት ዝም ብለን ገባን? አንድ ተንኮል አለ ይሄ ነገር ይታሰብበት ሲሉ ፈርተው ከዚህ በፊት የደረሰውን ማያውቀው። አብይ ደግሞ በነገው ዕለት ነገ ነው መሰለኝ ፓርላማ ውስጥ መቀሌን ይያለሁ ብሎ ለመናገር ስለሚፈልግ እንደፈለጋችሁ ሆናችሁ ባጭር ጊዜ ውስጥ ግቡ ብሎ ስላለ በዛ ምክንያት ነው ጀነራሎቹም እየፈሩ እያዘኑ ወታደሮቹም አደጋ ላይ ያሉ የገቡት። ይሄ ደግሞ ከዚህ በፊት እንደተደረገው ምናልባት አሁንም እንደሚደረገው ከ150,000 300,000 ወታደር የት ገባ? አንድ ታክቲካል ሙቭ ነው ያደረጉት። በዚህ ላይ ደብረጽዮን መሪያቸው እኛ ምንዋጋው በራሳችን መንገድ ነው እነሱ ባሉት መንገድ አይደለም የገሪላ እንትን ነው ምናረጋው ብለዋል ብለው መግለጫ ሰጥቷል አዳምጨዋለሁና ይሄን ሁሉ ሲወስዱ ይሄ ነገር ለአብይ ለነገው የፓርላማ ንግግር መቀሌን ያስኩ ብሎ ዘራፍ ለማለት ነው የሚሉ አሉ። ለማንኛውም ውጤቱን በዚች ሳምንታት ውስጥ እናየዋለን። በሌላ በኩል ግን የማይካደው የፋኖ በደሴ በወሎ በሸዋ በጎንደር በጎጃም ትልቅ ድል እያገኘ ነው። በሰፊው እያሸነፈ ቦታዎችን እያስለቀቀ ቦታዎችን እየተቆጣጠረ መሆኑን በተለያዩ የዓለም አቀፍ ሚዲያዎች ተከታትለናል። እንግዲህ አብረን የምንመለከተው ይሆናል ያለውን ዴቨሎፕመንት። በመጨረሻ አዲስ የምታስተላልፈው አጠር ያለ መልእክት ካለ ወንድሜ?
0: ያው ማስተላልፈው መልእክት ምንድን ነው? ያው መጥፎ ኔጌቲቭ ነገሮችን ከመዝራት እንቆጠብ፣ ትግሉን እንደግፍ፣ ፋኖን እናበረታታ። ይሄ ሰውዬው እድሜው እንዲያጥር በጋራ እጅ ለእጅ ተያይዘን ያለምንም መተቻቸት ወደፊት እንገስግስ። ያለምንም ጥርጥር እናሸንፋለን። ኦልሬዲ ያለቀ ጉዳይ ነው። ሰውየው ሰኞም ፕሬዚዳንት ሆነ አልሆነ ምንም እኛ ደንታ የለንም። ዋናው ትግላችን ላይ ነው ትኩረት የምናደርገው። ትግሉ ትኩረት ያስፈልጋል። ብዙ ባንዳዎች አሉ፣ ብዙ የመንግስት ተቀላቢዎች አሉ፣ ብዙ በመንግስት የሚደገፉ ሆን ብለው አማራን የሚከፋፍሉ አሉ። ከእነሱ ጥንቃቄ ማድረግ እና ትግላችንን በአጭር ጊዜ መቋጨት ነው እኔ የምትምለው። በተለይ በሚዲያ ያሉ ሰዎች ጥንቃቄ እንዲያደርጉና አትት ለሚናገሩት ነገር ራሱ ራሳቸውን እንዲገዙ፣ ማህበረሰብን ከማህበረሰብ የሚያጋጭ ነገር ከመናገር እንዲቆጠቡ፣ ትግሉ ላይ ፎከስ እንዲያደርጉ ነው እኔ መጨረሻ መልእክትን ማስተላልፈው። ወንድሜ
1: እጅግ በጣም አመሰግናለሁ። ወደፊትም እንግዲህ ተገናኝተን ሰፋ ያለ ውይይት እንደምናደርግ ባለሙሉ ተስፋ ነኝ። ሰላም ጤና ይስጥልኝ ወንድሜ።
0: ሰላም አመሰግናለሁ ወንድሜ።

0: አድማጮቻችን እንግዲህ ፕሮግራማችን ሊጠናቀቅ ጥቂት ደቂቃዎች ቀርተውሳል። በዚህች በቀረችን ሰዓት እንግዲህ ስለ ስዊድን ምርጫ እንግዲህ የስዊድን ምርጫ ተደርጎ ነበር ባለፈው ሳምንት። ከዛ በኋላ የተከሰቱ ነገሮች አሉ። በተለይ ደግሞ አዲስ መንግስት ምስረታን በተመለከተ የስዊድን ውስጥ የሚገኙ ትልቅ ፓርቲዎች የሚያደርጉት ድርድር ነበረ። እሱን በተመለከተ እንግዲህ ጠለቅ ያለ ትንታኔ ቢፈልግም ባለችን አጭር ሰዓት እስቲ ምንድን ነው አጠቃላይ ያለው ሁኔታ የመንግስት ምስረታውን በተመለከተ ምንድን ነው ያለው? እስቲ አህመድ
1: ባጭሩ እንግዲህ በሁለት ደቂቃ ውስጥ ለማጠናቀቅ ይሄንን ምንድን ነው አራቱ ድርጅቶች ሶሻል ዴሞክራሲ፣ ቬንስተር ፓርቲ፣ ሚዲያ ፓርቲ እና ሴንተር ፓርቲ በአጠቃላይ አሸንፈው ነበረ። ግን ችግር የተፈጠረው ምንድን ነው? የሴንተሯ 6.5 ነው ምናምን ገደማ ከመቶ ያመጣቸው የሴንተሯ ሞቼ እገኛለሁ፣ ቬንስተር ፓርቲ የሚኒስትር ቦታ ከያዘ ከእናንተ ጋር አልሰራም ብላ ነበረ። ቬንስተር ደግሞ እኔ በ8.4 ነው ምናምን ነው ያመጡት ከመቶ። እኛ በኮንግረሳችን ላይ የሚኒስትር ቦታ መያዝ እንዳለብን፣ ስልጣን ውስጥ መንግስት ስልጣን ውስጥ መካፈል እንዳለብን፣ ፖለቲካችንን ማካሄድ የምንችለው እዛ ውስጥ ገብተን ነው የሚል ውሳኔ ስላለ በዛ ውሳኔ መሰረት የመንግስት ስልጣን እኛም አብረን ካልተካፈልን አይሆንም ብለው ነበር ቬንስተሮች። በዛ ምክንያት በሴንተርና በቬንስተር አለመግባት ምክንያት መንግስት መስርቺ ተብላ የሶሻል ዴሞክራቷ በፓርላማው አፈጉባኤ ተጠይቃ ሞክራ ሲያቅታት አይ እኔ አልቻልኩም ለሞዴራቶች ይሰጥ ወይንም ሌላ ፈልጉ ብላ መልሳ ነበር ሶሻል ዴሞክራቷ አልተስማማንም በሚል። አሁንም እንደገና ውይይት ተደረገና የፓርላማው አፈ ጉባኤ አሁንም መልሶ የሶሻል ዴሞክራቶቹን እናንተው ሞክሩ፣ እንደገና ለመግባባት ሞክሩ፣ የተራራቁትን አቀራርቢ ተባሉ። አሁን የሰማሁት በቅርብ የተደረገው ትናንት ከትናንት ወዲያ መሰለኝ የሴንተሯ ፓርቲ ለመጀመሪያ ጊዜ ከቬንስተርም ከሚሊዮም ከሶሻል ዴሞክራቶችም ጋር ለመነጋገር ቡና እንጠጣ ብላ ጋብዛለች። ወዲያው ሶስቱም ድርጅቶች ቬንስተርም ሶሻል ዴሞክራቲም ሚሊየም እሺ ብለዋል። እንግዲህ ውይይታቸው ምን ደረጃ እንደደረሰ ገና ይፋ አልወጣም። ይሄው ግን የሚያስደንቀው ለመጀመሪያ ጊዜ የሴንተር ፓርቲ ከቬንስተር ጋር ቁጭ ብዬ አወራለሁ ማለታቸው ነው። የሴንተር ፓርቲዋ መሪ በፍጹም ቬንስተር ፓርቲ የመንግስት ስልጣን ለመያዝ ብቁ አይደለም፣ በሱ ምክንያት አልፈልግም እንደዚህ አይነት ፓርቲ ጋር አብሬ መንግስት አልመሰረትም ብለው ነበር። ይህን ተከትሎ የሞዴራቶቹ መሪ ኡልፍ ክሪስተርሶን ወደ እኛ ነይና ድምፅሽን ለእኛ ስጭንና የምትፈልጊውን እናደርጋለን፣ የኢኮኖሚ ጥያቄ ነው የእነሱ ጥያቄ ብለው ነበረ። ግን የሴንተሯ ፓርቲ ደግሞ ምንድን ነው የምትለው? በፍጹም ሞታት አለው እንጂ ከዚህ ከአክራሪው ስፋሪ ዴሞክራቶች ባሉበት አልገባም ብላለች። እንግዲህ የሴንተሯ ጥያቄ ሴንተር በነገራችን ላይ የድሮ የገበሬ ማህበር ፓርቲ ነው። የእሷ ጥያቄ ምንድን ነው? ሁለቱም በግራም በቀኝም ያሉት ሁለት አክራሪዎች ነው የምትላቸው፣ ቬንስተሩንም አክራሪ ነው፣ የዳጎስታርንም አክራሪ ነው የምትለው፣ የዚህ ደግሞ የስቫሬ ዴሞክራቱንም በቀኝ በኩል ያለ አክራሪ ነው። ሁለቱ መንግስት ውስጥ መግባት የለባቸውም፣ በዛ ምክንያት ከሁለታችሁም ጋር አልሰራም ሁለቱም ካሉ ብላ ነበር። አሁን እንግዲህ ግብዣ ጠርታለች፣ ቡናን ጠጣ ፊካ፣ ስዊድኖች የሚታወቁበት ፊካ ነው አይደል? ፊካ እናድርግ ብላ የቬንስተሩን፣ የሶሻል ዴሞክራቱን፣ የሚዲያ ፓርቲውን ጠርታ ነበር። ሶስቱም እሺ ብለው እንግዲህ ተገናኝተዋል ወይም ይገናኛሉ። ግን ምን እንደሆነ አናውቅም። በሚቀጥሉት ቀናቶች እንሰማለን ስምምነት ላይ እንደደረሱ። እንግዲህ ከሁለት አንዱ ወይንም ቬንስተር ፓርቲው ኦኬ ትቸዋለሁ መንግስት መፈለገን ሊል ይችላል፣ ወይንም ደግሞ ሴንተሯ ኦኬ ይግቡበት መንግስት ውስጥ ሊሉ ይችላሉ። ሶሻል ዴሞክራቷ ዋናዋ እሷ ስለሆነች እሷ ደግሞ ሁለቱን ለማስማማት ምን እንደምትሰጣቸው እምናየ ይሆናል። በዚህ ሁኔታ ላይ ነው ያለው። እንግዲህ በ12 መቼ እንደሆነ አላውቅም፣ በሚቀጥለው ሳምንት ውስጥ እንትን ይላሉ እና ይሄው ነው ያለው ባጭሩ። ለጊዜው ይሄ ነው ያለው፣ መንግስት ገና አልተመሰረተም። አድማጮቻችን እንግዲህ የዛሬው ውይይታችን ይህን ይመስል ነበር። በሳምንት በተመሳሳይ ፕሮግራም እስከምንገናኝ የኢትዮጵያ ሁኔታ ብዙ ነገሮች በሳምንቱ ሲቀያየራሉ እኛም አንድ እንግዳ ይዘንላችሁ እንቀርባለን። በዚህ በኢትዮጵያ ሁኔታ ላይ የዓለም አቀፍ የአማራ ማህበሮች የኢንተሌክቹዋሎቹ ስብስብ አለ። ሉላ ስራት የሚመሩት የበላይ ሆነው እና አምባሳደር ብርሃነ መስቀል ሌሎችም አሉ። እዛ ውስጥ እኔንም አስገብተውኛል ያላቅሜ። ኤኒዌይ ከዛ አንድ እንግዳ ይዘንላችሁ እንቀርባለን። እንግዲህ እስከ ሳምንት መልካም ሳምንት።
0: መልካም ሳምንት። እንግዲህ ሀገራችንን ሰላም ያርግልን ነው የሚባለው እና እንግዲህ ሰው እንደ ምክርም ባለው ነገር ይሄ በሀገሩ ላይ በጣም ቸልተኛ ምን ሆነበት ጊዜ አይደለም ነቃ ማለት አለብን። በሁሉም ነገር በምንችለው ከሰው ጋር በሐሳብ ደረጃ ይሄ ነገር እንዲያበቃ ሁላችንም በጋራ የምንሆንበት በጣም ወሳኝ ጊዜ ስለሆነ ሁላችንም ስለ ሀገራችን በርትተን እናስብ፣ እንጠይቅ የሚሆነው ነገር በጋራ። ምክንያቱም ሀገር ከፈረሰ ሁላችንም ተጎጂ ነው የምንሆነው።
1: ዝምታ ለማንም አይጠቅም ማለት ነው።
0: ዝም አንበል።
1: 12 ሆና ዝምታ ለማን ነው? ለፍየል ነው? ለበግም አልበጃት። 12 ሆና አንድ ነብር ፈጃት ብሏል። ስለዚህ ዝምታውን እንስበር፣ ዝምታችንን እንስበር።
0: የሀገራችን ጉዳይ ይመለከታል።
1: እኛን ካልተመለከተ ማንን ይመለከተዋል? እንዴ ነገ እኮ እንደ ሊቢያ ብንሆን እንደ ሶማሌ ብንጨፋጨፍ ምን ማንን ነው ዞር ብለን የምናየው? እርስ በርሳችን ልንወቃቀስ ነው? እናስቀረው። ደግሞ የኛ ከሁሉም የበለጠ አስጸያፊ ነው የሚሆነው። 80 ብሔር ብሔረሰብ ምናምን ያለበት ሀገር
0: በጣም ከባድ ነው።
1: ህዝብ ለህዝብ ነው የሚተላለቀው። እና ሰውየውም ይሄን እያሰበ ነው። ምንድን ነው ያለው? እኔን ጥልጣል ለማጣል ከፈለግ የምትሞክሩ ከሆነ በሚሊዮን የሚቆጠር ህዝብ ያልቃል ብሎ የሚናገር ሰው ነው። እንዲህ ብሎ አፍ አውጥቶ የሚናገር ሰው ነው። ይሄን ሰው እንዴት ዝም እንላለን? እና ዝም አንበል። አድማጮቻችን እንግዲህ ሳምንት እስከምንገናኝ ድረስ ጤና ይስጥልን።
0: መልካም ሳምንት።
2: መልካም ሳምንት።